0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 7 ሓምለ 2016 ዓመተ ምሕረት መደብ ፈነወናር ሰሊካን ጳጳሳት ዝምበል 14 ምእንቲ ግዳያት ርእደ መሬት ቬኔዙዌላ ከም ዝጸለዩን ሰሊካን ጳጳሳት ኣብ ወርሒ ሓምለ ኣብ ካስተልጋን ደርፎ ዓመታዊ ዕረፍቲ ከም ዘሕልፉ ሓለቓ ቤተ ጳጳስ ዝሃቦ መግለጺ ቅዱስቲ መንበር ኣብ ወርሒ ጥቅምቲ ብዛዕባ ናይ ፍቕሪ ሓሲት ዘርእስተ ሃዋርያዊ ማዕዳን ዝካየድ ኣኼባ ዘሰናዶቶ ሰነድ ናይ ቅዱስ መምህሮና ጸሓፊ ርክብ ምስ ሃገራትን ኣህጉራዊ ትካላትን ሊቀ ጳጳሳት ፖል ሪቻርድ ጋላገር ምስ ቅድስቲ መንበር ናይ ፍርቂ ዘመን ክልታዊ ዝምድና ንምፅምባል ኣብ ናይጀርያ ዘካይዶ ዘለዉ ዑደት ኣብ ኡጋንዳ ካባሌ ኣብ ዝርከብ ማእከል ጉስነት ሩሾ ሮዛ ዝተኻየደ ዓውደ መፅናዕቲ ካብ ሰበኻ ካባሌን ርእሰ ሰበኻታት ምንባራራን ዝመፁ ካሕናትን ኣባላት ማሕበራት ሰቡፊ ህወትን መምሃራን ትምህርተ ክርስቶስን ኣብ ኣባይቲ ትምህርቲ መምሃራን ስነ ሃይማኖትን ካቶሊካውያን ዓለማውያን መራሕትን ኣሳቲፉ ዝተኻየደ ዓውደ ጉባኤ ድሕሪ እቲ ኣብ ቀረባ እዋን ርእሰ ሊቃነ ጳጳሳት የመበል 14 ኣብ ኢጣልያ ዞባ ካምፓኛ ዕለት 8 ግንቦት ናብ መካነ ንግደት ቅድስተ ማርያም ዘፖምፔይን ናፖልን ከምኡ እውን ዕለት 23 ግንቦት ኣብ ኣቸራን ዘካየድዎ ክልተ ጉስነታዊ መብፃሕ ጉባኤ ጳጳሳት ኩሎም እቶም እንግደሰሎም ጉዳያት ህልው ድሌታት ዞባና እንክብሉ ዝገለፅዎ ክብሪ ህወት ስደተናታት ስራሕን ዘይውሕስነት ቤት ማእሰርትን ዝምልከት ሰነደ ከም ዘቕረቡ ኣብ ዝምልከቱ ቀንዲ ኣርእስታት ዝተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንቅድም ሰላምታና ይብፃሕኩም እናበልና ናበ ናይ ሎሞ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ድሕሪ ጸሎት መልኣክ እግዚኣብሔር ኣብ ዘካፈልዎ ሓሳባት ነታ ዳርጋ 3,000 ሰባት ዝሞቱላ ክልተ ብርቱዕ ምንቅጥቃጥ ምድሪ ብዘሕዝን መንገዲ ዝወቕዓ ሃገረ ቬኔዙዌላ ዘኪሮም። ቅዱስ ኣቦና ነቶም ኣብ ዝቐረባ እዋን ብምኽንያት እምነቶም እተቐትሉ ቪየትናማዊ ካህን ክቡር ኣባ ፍራንሲስ ካቪየር ትሩኡንግ ብውን ዘኪሮም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ጸሎት መልኣክ እግዚኣብሔር ድሕሪ ምዕራጎም ብቋንቋ እስፓኛ ብዘካፈልዎ ሓሳባት ነቶም ብዕለት 24 ሰነ ብዘጋጠመ ምንቅጥቃጥ ምድሪ ንዝሞቱን ብሞትቶም ዘፍቅርዎም ሰባት ዝሓዝኑ ዘለዉ ቬኔዙዌላውያን ዘለዎም ሓልዮትን ጥቡቕ ቅርበትን ገሊጾም። ድሕርቲ ካብ ርእሲ ከተማ ካራካስ 40 ኪሎ ሜትር ርሒቓ ብትርከብ ከተማ ማእከል ናይ ተሓደጋ ዝኾነት ከተማ ላጎይራ ዘዕነወ ክልተ ምንቅጥቃጥ ምድሪ ቁጽርቶም ዝሞቱ ሰባት ይውስኽ ኣሎ። ቅዱስ ኣቦና ከም ዘመልከትዎ ኣብ ጸሎተይ ነቶም ግዳያት ምንቅጥቃጥ ምድርን ኩሎም ህዝቢ ቬኔዙዌላን እዝክር እየ። ኣብዚ ብርቱዕ ግዜ እዚ ጐይታ ይደግፎም ክብሉ ድማ ኣብ ጸሎቶም ዘከርዎም። ኣብዚ እዋን እዚ እቲ ሃገር በቲ ኣብ ላቲን ኣሜሪካ ዘጋጠመ ሓያልን ኣዕናውን ሓደጋታት ብኽልተ ምንቅጥቃጥ ምድሪ ዳርጋ 3,000 ሰባት ሞይቶም ይርከቡ ኣለዉ። ብዙሓት እተመዛበሉ ሰባት ገና ኣብ ጎደናታትን ወይ ኣብ ግዜያዊ መዕቆቢ ኣብ ሓደገኛ ኩነታት ይርከቡ ኣለዉ። ኣህጉራውያን ጉጅለታት ድሕንነት ከዓ ነቶም ኣብ ትሕቲ ፍርስራስ ተደፊኖም ዘለዉ ብሂወት ዝተረፉ ሰባት ምድላይ በብቕሩብ ተልኽኦም የቋርጹ ከም ዘለዉ እውን ይፍለጥ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ኣብ 1946 ዓመተ ምህረት ብምኽንያት እምነቱ ብጽልኢት ተቐትለ ክቡር ኣባ ፍራንሲስ ኻቪየር ኡትሩንግቡ ብዕለት 2 ሓምለ ኣብ ቪየትናም ኣብ ዝርከብ ቤተ መቕደስ ታክሳይ ተገብረ ዝክረ በዓሉ ዘኪሮም። እቲ ስነ ስርዓት ብብፁእ ካርዲናል ሉዊስ ኣንቶኒዮ ታግለ ህየንተናይቲ ብዛዕባ ጉዳያት ስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር እዩ ዝተመርሐ። ካርዲናል ታግለ ድማ ነቶም ካህን ብሉፅ ሚስዮናዊ ክብሉ መስኪሮምሎም ይርከቡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንህዝቢ ናይ ምክንኻን ኣብነት ገይሮም ኣቕሪቦምዎም ይርከቡ። ኣብ መንጎ ጭቆናን ዓመፅን ንመሰላት ህዝቢ ተጣበቐ፣ ንምእመናኑ ድማ ኣይሓደጎምን። ኣብ ማለድነቱን ጸሎቱን ነቶም ሎሚ ኣብ ስደት ዘለዎ ከባቢታት ወንጌል ንዝሰብኩ ሰባት የበርትዖም እዩ ክብሉ ድማ መስከሩ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ነቶም ኣብ ቅርዓት ቅዱስ ጴጥሮስ እተረኽቡ ምእመናን ሰላምታ ኣቕረቡሎም። ብቋንቋ ፖርቱጋልን ክዛረቡ ድማ ነቶም ካብ ብራዚል ዝመጹ ነጋድያን መዘምራን መንበረ ጥበብ ሜሪዳ ቬኔዙዌላ ሓንጎፋ ኢሎም ተቐበልዎም። ንሓያሎ ጉጅለታት ፖላንዳውያንን ካብ ቤልጅየምን ካብ ቀላይ ኮሞን ሲቺልያን ዝመጹ ጉጅለታት ኢጣልያውያን ምእመናን እውን ሰላምታ ኣቕረቡሎም። ሓለቓ ቤተ ጳጳስ ኣብ ዝሃብዎ መግለጺ ካብቲ ማሊ ሰንበት ዕለት 5 ሓምለ ድሕሪ ቐትሪ ጀሚሮም ርእሰ ሊቃነ ጳጳሳት ክሳብ ዕለት 27 ሓምለ ኣብ ከተማ ካስትል ጎንዶልፎ ክረምታዊ ናይ ዕርፍቲ ግዜ ከም ዘሕልፉን ኣብዚ እዋን እዚ ኩሎም ንጥፈታት ቅዱስነቶም ከም ዘቋርጹን ኣፍሊጦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ልክዕ ከምቲ ኣብ ዝሓለፈ ዓመት ዝገበርዎ ኣብ እዋን ክረምታዊ ዕርፍቲ ኣብቲ ካብ ሃገረ ቫቲካን ወጻኢ ዝርከብ ካስትል ጎንዶልፎ ተባሂሉ ዝፍለጥ ከተማ ኣብ ዝርከብ መንበሪ ጳጳስ ንእተወሰነ ግዜ ከዕርፉ እዮም። ካብቲ ማሊ ሰንበት ዕለት 5 ሓምለ ድሕሪ ቐትሪ ቅዱስ ኣቦና ክሳብ ሰኑይ ዕለት 27 ሓምለ ንዕርፍቲ ናብ ሃዋርያዊ መንበሪ ርእሰ ሊቃነ ጳጳሳት ካስትል ጎንዶልፎ ክጉዕዙ እዮም። እቲ ካብ ቤት ጽሕፈት ሓለቓ ቤተ ጳጳስ ዝወፀ መግለጺ ከም ዘመልክቶ ኣብዚ እዋን እዚ ኩሉ ሓፈሻዊ ንጥፈታት ቅዱስነቶም ከም ዘቋርጽን ረቡዕ ዕለት 5 ነሓሰ ዳግም ከም ዝቕጽልን ድማ ይገልጽ። ውልቃውን ፍሉያት ርክባት እውን ከቋርጽ ከም ምዃኖም እውን ወሲኹ የመላኽት። እዞም ቀጺሎም ዘለዉ ሰናብቲ ወርሒ ሓምለ እቲ ልሙድ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ካብ ቅርዓት ቅዱስ ጴጥሮስ ዘይኮነስ ኣብቲ ኣብ ካስትል ጎንዶልፎ ዝርከብ ኣደባባይ ክካየድ እዩ። ኣብዝ ሓለፈ ክረምቲ 2025 ዓመተ ምህረት ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 6 ሓምለ ክሳብ ዕለት 22 ሓምለ ኣብ ካስትል ጎንዶልፎ ኣብ ዝርከብ ቪላ ባርቤሪኒ ናይ 16 መዓልትታት ዕርፍቲ ከም ዘሕለፉ እውን ዝዝከር እዩ። ኣብቲ እዋን እቲ ነቲ ንኣከባብያዊ ክንክን እተወፈየ ቦርጎ ላውዳቶሲ ከም ዝባረኹን ሓዊስካ ገለገለ ህዝባዊ ንጥፈታት ከም ዝፈጸሙውን ይፍለጥ። ከምኡውን ናብ ጳጳሳዊ ቁምስና ቅዱስ ቶማስ ቪላ ኖቫን ካቴድራል ኣልባኖውን በጺሖም እዮም። ኣብቲ እዋን እቲ ምስ ርእሰ ብሔር ሃገረ ዩክሬይን ቭላድሚር ዘለንስኪ ኣብ ቪላ በርቢሪኒ ተቐቢሎም ከም ዘዘራርብዎን ከምኡውን ድሕርቲ እስራኤል ኣብ ቃዛ ኣብ እትርከብ ቤተ ክርስቲያን ቅድስቲ ስድራ መጥቃዕቲ ብምፍጻማ ምስ ቀዳማይ ሚኒስተር እስራኤል ቤንያሚን ነታንያሁ ብቴሌፎን ዘካየድዎ ዝርርብ እውን ይዝከር። ርእሰ ሊቃነ ጳጳሳት ልዮን ጸኒሖም ምስ ርእሰ ብሔር መንግስቲ ፍልስጤም መሐሙድ ዓባስ ብናይ ስልኪ ጻውዒት እውን ተዘራሪቦም ምንባሮም እውን ዝዝከር እዩ። ቅድስቲ መንበር ኣብ ወርሒ ጥቅምቲ 2026 ዝካየድ ኣኼባ ብዛዕባ ናይ ፍቕሪ ሃሴት ንምድላው ሓደ ሰነድ ኣሕቲማ። እዚ ሰነድ እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ደድሕሪ ሲኖዶስ ጳጳሳት ብዛዕባ ስድራ ቤት ንዝኣወጅዎ ሓዋርያዊ ምዕዳን ካብ ዝሕተም 10ይ ዓመቱ ንምዝካር እተሰናደወ እዩ። ናይ ቅድስቲ መንበር ብዛዕባ ጉዳያት ምእመናንን ስድራ ቤትን ህይወትን ዝሓልል ዓለዋይ ቤት ጽሕፈት ከምኡውን ሓፈሻዊ ቤት ጽሕፈት ጉባኤ ሲኖዶስ ጳጳሳት ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ቫቲካን ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ 2026 ዓመተ ምህረት ምስ መራሕቲ ምብራቃውያን ካቶሊካውያን ኣብያተ ክርስቲያናትን ኣቦታት መናብርተ ጉባኤታት ጳጳሳትን ንዘካይድዎ ኣኼባ መሪሕ ዝኸውን ኣርስትታት ንምድላው ዝተሓትመ ሰነድ ኮይኑ ቀሪቡሎ። እዚ ሰነድ እዚ ናብ ኣሕሉቕ ምብራቃውያን ካቶሊካውያን ርእሰ ምሕዱራት ኣብያተ ክርስቲያን ከምኡውን ናብ ኣቦታት መናብርተ ጉባኤታት ጳጳሳት ተላኢኹሎ ከምኡ ድማ ኣብዚ እዋን እዚ ናብ ምእመናን ተዘርጊሑ ይርከብ። እዚ ሰነድ እዚ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ምሳታቶም ኣብ ሃገረ ቫቲካን ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ 2026 ዓመተ ምህረት ንዘካይድዎ ኣኼባ ንምድላውን ንምትብባዕን ዝዓለመ እዩ። እዛ ኣኼባ ድማ ንፈለማ እዋን ቅዱስ ኣቦና ኣብቲ ብዕለት 19 መጋቢት 2026 ዝፀሓፍዎ መልእኽቶም ተኣውጁ ከም ዘሎ ንመበል 10ይ ዓመት ናይቲ ድሕሪ ሲኖዶስ ዝተኣወጀ ሃዋርያዊ ምዕዳን ናይ ፍቕሪ ሃሴት ንምዝካር እውን ዝዓለመ ክኸውን እዩ። ርእሰ ሊቃነ ጳጳሳት መልእኽቶም ነቲ ንስድራ ቤታት ዝጸሉ ዘሎ ዓሚቕ ለውጥታት ኣፍልጦ ብምሃብ ሎሚ ንስድራ ቤታት ወንጌል ንምስባኽ ክውሰድ ዘለዎ ስጉምትታት ኣብ ጉባኤ ሲኖዶስ ኣስተንትኖታት ክገብሩ ከም ዝደልዩ እውን ገሊጾም ኣለዉ። ኣብ መደምደምታ እቲ ኣብ ቀረባ እዋን ብዕለት 27 ሰነ ዝተኻየደ ፍሉይ ጉባኤ ካርዲናላት ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ፍረ ነገር ስድራ ቤታዊ ህይወት ምልስ ብምባል ስድራ ቤት ኣብ እትድገፈሉን እትስነየሉን ቦታ ናይ ርክባትን ሓድነትን ተስፋን ቤት ትምህርቲ ይዓቢ እዩ። ስድራ ቤት እንተ ቆሲላ ወይ እንተ ተገሊላ ግና ብምሉኡ ሕብረተሰብ ግዳይ እዩ ዝኸውን ከም ዝበሉ እውን ዝዝከር እዩ። ኣብቲ ኣኼባ ብዙሓት ስድራ ቤታት እውን ከም ዝሳተፉን ተመክሮኦም ከም ዘካፍሉን ተፈሊጡ ኣሎ። ኣብ ከተማ ሮማ ካብ መላእ ዓለም ዝመፁ ጳጳሳት ምስቲ በቲ ኣብዚ ሰነድ እዚ ዝቐረበ ኣርእስታት ክዛተዩን ንሓድሕዶም ፅን ክብሉን ክሰምዑን ድማ ፃውዒት ቀሪብሎም ኣሎ። በዚ ከምዚ ድማ ናብተን ኣከባቢኦም ዝርከባ ኣብያተ ክርስቲያን ምስ ተመልሱ ምስ ስድራ ቤቶም ሓቢሮም ንስድራ ቤትን ንሰብኣዊ ህይወትን ንኪዳናዊ ህይወትን ዝድግፉ ሓባራዊ ጉስነት ሰብ ኪዳን ክሓድሱ ከኽእሎም እዩ። መዓልትታት እተኣኼባ ንምርኻብን ንምስማዕን ንምስትውዓልን ከምኡውን ሓቀይና ስፍራኡ ንምሃብ ዝዓለመ ድማ እዩ። እዚ ድማ ንህይወት ተመክሮ ስድራ ቤታት ምቕባል፣ ጭቡጥ ዛንታታት ህይወት ምክፋል፣ ብዛዕባ እቲ ማሕበረሰብ ቤተ ክርስቲያን ንስድራ ቤታት ዘሰኒየሉ ዘሎ ጉስነታዊ ተበግሶታት ንምስትንታን ከምኡውን ምስክኢላታት ዘተንምክያድ ዝዓለመ ክኸውን እዩ። በዚ ምኽንያት እዚ ሊቃነ ጳጳሳት ምብራቃውያን ኣብያተ ክርስቲያናት ቅድሚ እቲ ኣኼባ ኣብ ዘሎ ኣዋርሕ ብዛዕባ እቲ ዝቐረበ ኣርእስታት ከስተንትኑ ተዓዲሞም ኣለዉ። ብፍላይ ከዓ ንስድራ ቤታት ኣብያተ ክርስቲያኖም ኣብ ምስማዕ ኣተኩሮ ክገብሩ ፃውዒት ቀሪብሎም ይርከብ። ስለዚ ንስድራ ቤታት ከም ተቐበልቲ ናይ ቤተ ክርስቲያን ክንክን ጥራይ ዘይኮነስ ከም ንጡፋት ኣገልገልቲ ተልእ ኸዓ ኣብ መዓልታዊ ርክባት ምርጫታት ናይ ቃልስን ተስፋን ከምኡውን ስጋ ዘልብሱ ከም ንጡፋት ልኡኻት ገይሩ ዘቐምጦም ኣዝዩ ልዑል ጉስነታዊ ጉዕዞ እዩ። እዛ ኣኼባ ክፍሊ ናይ ሲኖዶስ ጳጳሳት እኳ እንተ ዘይኮነ ከምቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መደምደምታ ጉባኤ ከም ዝገለጽዎ ብምስማዕን ብጸሎትን ብኣስተንትኖን ዝፍለጥ ብመንፈስ ናይ ሲኖዳዊ ጉዕዞ ዝካየድ መስርሕ ክኸውን እዩ። ኣብ ምድላዊ ኾነ ኣብ እዋን እቲ ኣኼባ 5 ኣርእስትታት ንገምጋም ቀሪቡሎ። እቶም ኣርእስትታት ድማ እዞም ዝስዕቡ እዮም፤ ናይዚ ዘመን እዚ ስድራ ቤታት ክውንነትን ጽባቐን ብድሆታትን ብተመክሮ ስድራ ቤታትን ሎሚ ቤተ ክርስቲያን ብጉስነታዊ ተበግሶ ኣቢላ ምልክታት ናይ ግዜ ምልላይ መንእሰያትን ኪዳናዊ ጸዋዕታን ምቕባል ንመንእሰያት ምስማዕን ርዝነት ኪዳናዊ ህይወት ኣብ ምርዳእን ምስኦም ምጓዓዝን ናይ መጀመርታ ዓመታት ኪዳናዊ ህይወት ወሳኒ ግዜ ኣብ መጀመርታ ዓመታት ኪዳናዊ ህይወት ኣብ ኩሉ ደረጃታት ህይወትን ንሰብ ኪዳን ምስማዕን ምስዓብን ኣብ ጸገማት ህይወት ምስዓብን ደገፍ መሃብን ኣብ እተሃላለኹ ኩነታት ምስ ስድራ ቤታት ኬትካ ምብጻሕ ክርስቲያን ስድራ ቤታት ከም ኣገልገልቲ ተልእኾ ቤተ ክርስቲያን ንተልእኾ ከም ድራኸ ናይ ኪዳንን ስድራ ቤትን ጌርካ ምቕባል።
0: ክቡራትን ክቡራን ሰማዕትና ዝተከታተሎ ዘለኹም ዜና ቫቲካን እዩ። ናይ ቅዱስ መንበርና ጸሓፊ ርክብ ምስ ሃገራትን ኣህጉራዊ ትካላትን ሊቀ ጳጳሳት ፖል ሪቻርድ ጋላገር ምስ ቅዱስ መንበር ናይ ፍርቂ ዘመን ክልቲኡ ዝምድና ንምጽምባል ካብ ዕለት 2 ሓምለ ጀሚሮም ኣብ ናይጀርያ ምብጻሕ የካይዱ ምህላዎም ዜና ቫቲካን ኣፍሊጡ። ሊቀ ጳጳሳት ፖል ሪቻርድ ጋላገር ዋና ጸሓፊ ርክብ ምስ ሃገራትን ኣህጉራዊ ትካላትን ቅዱስ መንበር ኣብታ ልዕሊ 30,000,000 ካቶሊካውያንን ልዕሊ 10,000 ካቶሊካውያን ካህናትን ዝነብሩላ ኣብ ውሽጣዊ ድሕነት ህዝባ ብዙሕ ብድሆታት ዘጋጥማ ዘሎ ፈደራላዊት ሪፐብሊክ ናይጀርያን ሃገር ቫቲካንን መበል 50 ክልቲኣዊ ስንምላዊ ዝምድና ንምጽምባል ካብ ዕለት 2 ሓምለ ጀሚሮም ኣብ ናይጀርያ ዘካይድዎ ዘሎ ወግዓዊ መብጻሕ ዕለት 7 ሓምለ ከም ዝዛዘሙ ዝሓበረ ዜና ቫቲካን ኣስዒቡ ሊቀ ጳጳሳት ፖል ሪቻርድ ጋላገር ምስ ናይ ፈደራላዊት ሪፐብሊክ ናይጀርያ ርእሰ ብሄር ቦላ ኣሕመድ ቲኑቡ ኣብ ቤተ መንግስቲ ከም ተራኸቡን ብጀካ እዚ ምስ ሚኒስትር ጉዳያት ወፃኢ ቢያንካ ኦዱሜጉ ኦጆኩን ኣቦ መንበር ሽማግለ ቁጠባዊ ማሕበረሰብ ሃገራት ምዕራብ ኣፍሪካ ዑመር ሉራይን ከም እተራኸቡን ርእሰ ብሄር ቲኑቡ ምስ ሊቀ ጳጳሳት ፖል ሪቻርድ ጋላገር ዋና ጸሓፊ ርክብ ምስ ሃገራትን ኣህጉራዊ ትካላትን ቅዱስ መንበር ድሕሪ ዘካይድ ወክልኣዊ ርክብ ንማዕከናት ዜና ውሽጢ ዓዲ ኣብ ዝሃቦም መግለጺ መንግስቲ ኣብ መንጎ ሃይማኖታት ዝካየድ ዘተቀዳምነት ብምሃብን ኣብ መንጎ ዝተፈላለዩ ሃይማኖታዊ ማሕበረሰባት ሰላምን ስኒትን ምጽዋርን ንምስፋን ዘለዎ ተወፋይነት ደጊሞም ከም ዘረጋገጹ ኣመላኺቱ። ኣብ መደብ ጉዕዞ ሊቀ ጳጳሳት ፖል ሪቻርድ ጋላገር ዕለት 5 ሓምለ ኣብ ጋርኪ ኣቡጃ ኣብ ዝርከብ ካቴድራል ቅድስተ ማርያም ንግስቲ ናይጀርያ ንመበል 50 ክልኣዊ ስነምላዊ ዝምድና ክልቲአን ሃገራት ንምምስጋን ዘዕርጎ ምስተ ቅዳሴ እውን ዘጠቓለለ ምንባሩ ዜና ቫቲካን ኣፍሊጡ። ሀገር አዋና ጻፍ ፈጻማ አካል ሽማግሌ ጉዳት አንቀጽ አምነት አበጉባይ ጳጳሳት ኡጋንዳ አባ ፒተር ዳይቦ አብዘቀረበ አዋና ሀገር ስብከት ከባለን ርዕሰ ሰበኻታት ምንባራራን ዝሳተፉ ንኽልተ መዓልታት ዝጸንሐ ብእምነት ብሓባር ምዕባይ ብናይ ከባቢ ጉጅለታት እምነት ኣቢልካ ካቶሊካዊ መንነት ምሕያል ብዝብል ኣርእስቲ ዝወደቦ ሓበራዊ ዓውደ መጽናዕቲ ከም ተኻየደ ዜና ቫቲካን መግለጺ ጉባኤ ጳጳሳት ኡጋንዳ ጠቒሱ የመላኽት ካባለ ኣብ ዝርከብ ብማእከል ጉስነት ሩሾሮዛ ዝተኻየደ ዓውደ መጽናዕቲ ካብ ሰበኻ ካባለን ርእሰ ሰበኻታት ምንባራራን ዝመጹ ካሕናትን ኣባላት ማሕበራት ሰብፊ ህይወትን መምሃራን ትምህርተ ክርስቶስን ኣብ ኣባይቲ ትምህርቲ መምሃራን ስነ ሃይማኖትን ካቶሊካውያን ዓለማውያን መራሕትን ዘሳተፈ እውን ምንባሩ ዜና ቫቲካን ኣፍሊጡ ናይ ሰበኻ ካባለ ሓዋርያዊ መስተናብር የኔታ ጆን ቪያኒ ሳንደይ ንቲ ዓውደ መጽናዕቲ ንቲ ካብ 24-26 ዓ.ም ዝተኻየደ ዓውደ መጽናዕቲ ብዘስምዖ መደረ ብዋግዒ ከም ዝኸፈቱን ብዛዕባ ካቶሊካውያን ብፍላይ ድማ መራሕቲ እምነት ኣብ ኩሉ ደረጃታት ቅድሚ ንኻልኦት ምምሃር ኣብ እምነት ካቶሊክ ሓቀይናን መሰረት ዘለዎን ሕንፀት ክህልዎም ኣገዳሲ ምዃኑ ከም ዘስመሩሉ ዝሓበረ ዜና ቫቲካን ኣስዒቡ ቅድሚ ንኻልኦት ምምሃር ና መጀመርያ በዓልና ክንምሃር ኣሎና እቲ እንምሃሮ ትምህርቲ ካቶሊካዊት ቤተ ክርስቲያን እዩ ኣብ ሕገ ቀኖና 750 መንበረ እምነት ተባሂሉ ተቓሊሉ ዘሎ እዚ ድማ ብቅዱስ መፅሓፍን ቅዱስ ትውፊትን ብስልጣናዊ ትምህርቲ ቤተ ክርስቲያን ኣቢሉ ይግለፅ ቢሎም ብመሰረት ኣባ ፒተር ደቦ እቲ ናይ እምነት ዓውደ መፅናዕቲ ብዓይነቱ ናይ መጀመርታ እውን ምዃኑ ከም ዝሓበሩ የመላኽት ሽማግለ ጉዳይ ዓንቅፀ እምነት ኣብ ትሕቲ ጉባኤ ጳጳሳት ሓቀይና ካቶሊካዊ ትምህርቲ ምድንፋዕ እምነት ካብ ተጋራጫዊ ርእየተ ዓለም ምክልኻልን ግብረ ገባዊ ልምምድ ምምራሕን ዝብል ዕማማቱ የተግብር ናብ ሰበኻታትን ርእሰ ሰበኻታትን ብምውፃእን ዝተፈላለዩ ጉስነታዊ ወከልቲ ናይቲ ከባቢ ኣብያተ ክርስትያናት ቀጻሊ ናይ ትምህርተ ክርስቶስ ህንፀት ከም ዘዳለውን ኣብ ዛሕቦም መግለፂ ኣጉሊሖም ኣብ ካባለ ቅልጡፍ ማሕበራዊ ለውጢ ብዙሓት ዝተጠመቑ ካቶሊካውያን ካብ ንጡፍ ተሳትፎ ኣብ ሰበኻዊ ኣብያተ ክርስትያናቶም ክወፁ ገይርዎም እዩ ምስ ወፁ ድማ መንፈሳዊ መግቢ ስነ ምግባራዊ መምርሕን ማሕበረሰባዊ ሂወትን ዝህብ ርግፀና ምንጪ ይስእኑ ካብ ቤተ ክርስትያን መርሓቆም ድማ ኣብ ሂወት ስድራን ሰበኻታትን ቁምስናታትን ፅልዋ ከም ዘለዎ ድማ ይሕብሩ ብፍላይ ነቶም ካሕናት ማዕረገ ክነታት ኣብ ዝቕበሉሉ ስርዓት ቤተ ክርስትያን ነቲ እተበስርዎ ወንጌል ክርስቶስ ተቐበሉ ዝብል ክፋለ ክዝክሩ ተማሕፂኖም ነቲ ዘንበብካዮ እመን ነቲ እተኣምኖ መሃር ነቲ እትምህሮ ድማ ኣብ ግብሪ ኣውዕሎ እዚ እዩ ስብከተ ወንጌል ከም ዝበሉን ናይ ሰበኻ ካባለ ሓዋርያዊ መስተናብሪ የኔታ ጆን ቪያኒ ሳንደይ ንዜና ቫቲካን ኣብ ዝሃቦ መግለፂ ብእምነት ብሓባር ምዕባይ ሲኖዳውነት ብተግባር ምንባር ማለት ምዃኑ ኣብሪሆም ሓደ ካብቲ ቀንዲ ስርዓታት ካቶሊካዊት ቤተ ክርስትያን እምነት ኣብ ከባቢ ማሕበረሰብ ብምትሕልላፍ ምዃኑ ድማ የዘኻኽሩ ናይ ርእሰ ሰበኻታት ምንባራራ ናይ ዓንቅፀ እምነት ጉዳይ ዝሓሊ ሽማግለ ፈፀመ ኣካል ኣባ ፊሊስያን ካናኑራ እምነት ኣንጻር ዓለማውነት ጥራይ ጌርካ ናይ ምርኣይ ሓደጋ ኣስሚሮም በንጻሩ ካቶሊካዊት ቤተ ክርስትያን ኣካል ካቶሊካዊ መንነት ዝኾኑ መትከላትን ትውፊትን ግብረገባዊ ክብርታትን ኣብ ዝምልከት ጽንዕቲ ብምዃን ብእተቕርቦ ምስክርነት እምነት ተብርሕ ሓንቲ ተሳታፊት ኣባል ማሕበር ደናግል መጸናንዒ ቅዱስ ልቢ ኢየሱስን መምህር ካልኣይ ደረጃ ቤት ትምህርትን እናቴ ሞሪን ቢሩንጊ ንኣዳለውቲ ናይ እቲ ዓውደ መጽናዕቲ ብመንኣድ እቲ መደብ ንሕዳሰ ህንፀት እምነት ዕድል ዝፈጥር ምዃኑን ፍረኡ ድማ ኣብቶም ተሳተፍቲ ኣብ ውልቃዊ ህወቶምን ምስቶም ዝምህርዎም ወይ ዝመርሕዎም ሰባት ኣብ ዝገብርዎ ርክብ ነባሪ ጽልዋ ከም ዝህልዎን ገሊፀን ቀጻሊ ህንፀት ኣብ እምነት የድሊ ካቶሊካዊ መንነት ምርድዳእን ተመክሮ ምግባርን ቀጻሊ ምሕዳስን ዝሓትት ምዃኑ ድማ ንዜና ቫቲካን ኣብ ዝሃበኦ መግለፂ ያስተብህላ داري اب قرب اوان رسلي كان باباسات ليون من بل 14 اب ايطاليا زوبا كامبانيا قالت شمون تقم بوتنا بمكان نقلت قدس مريم زو بومبين نابولين كوم اون على ترانسرستن قمبوت اب اتشيران زكايدو كل تقوس نتاو مبزاح قباي باباسات زوبا كامبانيا كلهم اتم ان قدس لهم قدات هلو دليتا زوبانا ان كبلوز غلط وكبر هيوات سدتين عطات صراحن زيو سنت بيت مأسر تنزمل كاتسنر كم زقرابة نايتي زوبا قبائب أباساتا بممبرن زينا فاتيكانا بزعبو مقلتي يحبرو مكلقال تنقافن زساقين هيوات مستي أبقودات مودعتا هيوات زقبر كتع أدلعينات محوي كنقن سكفتاتات بزعبا من تسالي تنسن نحكمنا كابت زوبا وزع زقبر قحزو كاسبق اسمنا كاين كبرتن عايت عنان كنقنن تعنا قودات بفلاي زوباوي كتباون محبراون زي معريناتن كنقن تعنا نمركب زيادات عقام زقبرون نتوم عزيوم تقالعات زيصقلون كنتات أبيات مأسرتي تقام أسرات أبايت صدرع ومن سرحتناتات بيت محبوسن كوم اون كاب مأسار وصائي زي خيير جنكا كبري حلافنات محداس فتحن داقم وهدتن زي حاقف مقدتات عدلاي نتو بسفيح زده سسنة دموخانو ناي زوبا كامبانيا قبعي باباساتا بممبر ناي اتشرا باباس انتونيو دي دونان ناي كامبانيا قبعي باباسات قدات قبرسنة حلافي ناي اجينو بوليكاسترو باباس انتونيو دي لوكا نتساند اما كلمة بزهابة جتام مقلتي يستبهلو ازي سند ازي دحري اباك اربع وان لسليكان باباسات ليون مبال عصر تربعته ابا كامبانيا زي قبرو كلتن عيكو سنة عدات بفلاي نمكلا خالب مخدار زي توفي ايو اباك اربع وان لسليكان باباسات ليون ابا كامبانيا ابا زكايرو مبتحن بيتا كريستيان اتزوبا شلل كنبلو زينق المال اغتي هبو موا ايوم كدو سابونا نقول سب ناب كبرن حلافنتن اتعويعهم هيوات كقلقلو فتحيك مرضو ناي حبار تقمي لعلو ولك او ربحا كقمتو يعدمو بيلام مال اغتر ساليكان باباسات نعانا بزعبا محبار سباتنا ابايت صدرانا من اصياتنا ارقاويان همومان سرحتناتاتنا سدتناتات اصورات ابو وشتي كبابتات زنبرو ابو كتاماتات محبراون حدقات ببكلا زي حقاونتن شللتنتن زق اصلم مريتات ناقن حاس بززخاخر ايو باتين عاي كدوس ابونا تساوعيت وعلا قباي باباسات زبا كامبانيا سدتناتات نابزو مطلو نمملاس السالتلو متنحي معكلات تقام سدتنا تاعتن ناقد رومن كوم اون والكأسباتن هزبن بمصارت فتحن حقاونتن مرخابن كدقافون كوهاهادن زلووم وجهتات احواتن احاتن امبر كنتساقو كم زلووم تقامات كوينو مكاير رأيو عبز قبرو سبعون منفسونا قلقلو تزيت تبابعن زلابون اون مخانو بابا سانتوني دي لوكا ابزهبو قجدو مقلت حبيرون بزعبا ابسراح زرق مزمزا تقاممان ساعت مقدال حزبي معتاو بزحات اقلقلوتاتن تكالات تمحرتن اون زتاكورن مسالاتياتاتن تمحرتن اقالبوخ قبرزت وعون مخانو يستبهلو ازم قلدات نعانا زيتا اساسرو ايكونون استفلا ليو ايكونون هيوات كابمت سناس كساب موداتا كتحلو اللوه انتوخونا قن بقبرا مزمزا ابحادقا مس اتوادقن مسعي كتحرى من انكوالا اون كتحلو اللوه انكبلو بابا سانتوني دي دوننا ابزحبو مقلتي اقوليحوم مبزحر ساليكان بابا سات اشيش كبهال زيك كال اقداس فتسام مخانو داقيمون بمرقاقات نزي انا دما نعير ساليكان بابا سات زربا معدان وسيدنا بمرحا قبراوي اقباب كنقربو زوسنا كلهم نبلبنا زقربو قدات هلو دليتات زوبانا ايوم كم زبالو زينا فاتيكان افليت.

0: ንዘላለም
1: ክብራትን ክብራን ሰማዕትና ስለመከታተልኩም ናመስግን መደባትና ብጀካ ብሬዲዮ ፌስቡክን ብማብለብ ሀበሬታ ቫቲካን ኒውስ ክፌርትራ አቢልኩም ክትከታተሎ ከመትኽእሎም ከም ኦን ናይ ኢሜል አድራሻና tigrino@sbc.net/mukhanu ንሕብር ሪቶኩም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለሸሞንተ ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ 200 ዝኾኑ ድኻታት ከተማ ሮማ ኣብ ካስትል ጎንዶልፎ ኣብ ናይ ምሳሕ እንግዶት ከም ዝሳተፉ ቆመስ ቁምስና ካስትል ጎንዶልፎ ርእሰ ሊቃነ ጳጳሳት ኣብ ካስትል ጎንዶልፎ ዘሕልፍዎ ናይ ዕርፍቲ ግዜ ኣመልኪቱ ምስ ዜና ቫቲካን ዘካየዶ ቃለ መሕትት ኣብ ልዕሊ ናይ ርእሰ ሰበኻታት ራባት ሞሮኮ ዝቐረበ ክሲ ኣመልኪቶም ሎፔዝ ሮሜሮ ዝሃብዎ መግለጺ ቆመስ ምዕራባዊ ገማግም ዮርዳኖስ ብዛዕባ ህሉ ኩነታት ማሕበረሰብ ክርስቲያን ቅድስቲ መሬት ዝሃብዎ መግለጺ ኣብ ካሜሮን ሊቀ ጳጳሳት ሳሙኤል ክሌዳ ናይ ርእሰ ሰበኻታት ድዋላ ብዛዕባ ኣባይቲ ማሕቡስን ሱራት ሃገሮምን ዝምልከት ዘመሓላለፍዎ ጉስነታዊ መልእኽቲ ኣብ ዝምልከቱ ቅንዳ ርእስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ 28 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ቀዳም ዕለት 11 ሓምለ ርእሰ ሊቃነ ጳጳሳት ልዮን ምሳስታት 200 ድኻታት ኣብቲ ኣብ ውሽጢ ጳጳሳዊ ስፍራ ታኽልቲ ካስትል ጎንዶልፎ ዝርከብ ቡርጎ ስቡኽ ኣንተ ኣብ ናይ ምሳሕ እንግዶት ክሳተፉ ምዃኖም ዜና ቫቲካን ሓቢሩ። እቲ ናይ ምሳሕ እንግዶት ምስ ጳጳስ ተባሂሉ ዝጽዋዕ ተበግሶ መስዋዕተ ቅዳሴ ብምዕራግ ክጅምር እዩ። ቀጺሉ ድማ ናይ እንቋዕ ድሓን መጻእኩም መደረታትን መዘናግዕን ኣብ ቡርጎ ስቡኽ ኣንተ ዝግበር ዑደትን ከምኡውን ምስ ቅዱስ ኣቦና ኣብ ናይ ምሳሕ እንግዶት ብምስታፍ ክካየድ እዩ። እዚ ርክብ እዚ ኣብቲ ንመጀመርታ ግዜ ኣብ ወርሒ ነሓሰ 2025 ዝጀመረ ተበግሶ እተመስረተ ኮይኑ ርእሰ ሊቃነ ጳጳሳት ልዮን ምስቶም ኣብ ኢጣልያ ዝርከቡ ካብ ሰበኻታት ኣልባኖ ዝመጹ ድኻታት ኣብ ናይ ምሳሕ እንግዶት ዝካፈልሉ እዩ። እዚ መደብ እዚ ካብቲ ግዜታት ሒዙ በቲ ንምዕባለ ውጥን ቦርጎ ስቡኽ ኣንተ ዘመሓድር ማእከል ላዕለዋይ ትምህርቲ ስቡኽ ኣንተ ዓመታዊ ዝካየድ ፍጻሜ ኮይኑሎ ኣብ ነፍሲ ወከፍ ዓመት ንድኻታትን ስደተይናታትን ተመዛበልትን ከምኡውን ካልእ ማሕበራዊ ጸገማት ዘጋጥሞም ሰባትን ኣብ ጽባቐ ናይ ተፈጥሮ ዝዘናግዕሉ መዓልትን ምስ ርእሰ ሊቃነ ጳጳሳት ንኽራኸቡ ኣጋጣሚ ዝረኽቡሉን ኮይኑ ካብ እተፈላለየ ሰበኻታት ክዕደሙ እዮም። ናይዚ ዓመት እዚ መደባት ከኣ ብማእከል ላዕለዋይ ትምህርቲ ስቡኽ ኣንተን ናይ ቅድስቲ መንበር ብዛዕባ ጉዳያት ኣገልግሎት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈትን ከምኡውን ብሰበኻ ሮማ ብሕብረት እተሰናደወ እዩ። እዚ ድማ ኣብ መላእ ርእሰ ኸተማ ኢጣልያን ዘለዉ ተነቀፍቲ ኣካላት ሕብረተሰብን ዘሰኒይዎም ትካላትን ውድባት ቤተ ክርስቲያንን ዘጣምር መደብ ክኸውን እዩ። ዋና ኣመሓዳሪ ማእከል ላዕለዋይ ትምህርቲ ስቡኽ ኣንተ ልዑል ካርዲናል ፋብዮ ባጆ ከም ዝገለጽዎ ቡርጎ ስቡኽ ኣንተ ሓልዮት ፍጥረትን ክንክን ደቂ ሰባትን ሓደ ተልእኾ ምዃኑ ንምርግጋጽ እዩ ተፈጢሩ ይብሉ። ነዚ ተበግሶ እዚ ርእሰ ሊቃነ ጳጳሳት ልዮን ነቶም ኣብ ማሕበራዊ ከባቢታት ዝነብሩ ሰባት ኣብ ዝገብርዎ ርክብ ካልእ ስጉምቲ ከም ምዃኑ ገይሮም ይገልጽዎ። እዚ መደባት እዚ ድማ ቤተ ክርስቲያን ንሰብኣዊ ክብሪ ምስማዕን ተስፋ መሃብን ኣብ ዝሓትት ቦታ ንኽትህሉ ዘለዋ ጸዋዕታ ከም ዘረጋግጽ ገለጹ። ብፁእ ሊቀ ጳጳሳት ሉዊስ ማሪ ደ ሳን ማርቲን ኣብ መሓዳሪ ኣገልግሎት ግብረ ሰናይ ከም ዘመልከትዎ እዚ ርእሰ ሊቃነ ጳጳሳት ዝገበርዎ ተበግሶ ሓቀይና ልግሲ ብምቅርራብን ብምርኻብን ብምክፋልን ከም ዝግለጽ ዘጉልሕ ምዃኑ ይገልጹ። ቤተ ክርስቲያን ነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት ኣብ ማእከል ከተእትዎምን ከላ ንወንጌል ከም ዝረአ ትገብሮን ወላ ሓደ ሰብ ካብ ልቢ ኣምላኽ ኣብ ወጻኢ ከም ዘየለ ድማ ትምስክር በሉ። ናይ ርእሰ ሊቃነ ጳጳሳት ጠቕላላ ዓቃቤ መንበር ናይ ሰበኻ ሮማ ልዑል ካርዲናል ባልዳሴራ ራይና እቶም ዕዱማት መዓልታዊ ብቕምስናታትን ብማሕበር ካሪታስን ከምኡውን ኣብ መላእ እታ ኸተማ ብዝርከባ ብዙሓት ኣብያተ ክርስቲያናትን ማሕበራውያን ውድባትን ዝስነዩ ሰባት ምዃኖም ይገልጹ። ምስ ቅዱስ ኣቦና ምርኻብ ነቶም መብዛሕትኡ ግዜ ኣብ ሕዳጋት ሕብረተሰብ ዘለዉ ሰባት ናብ ማእከል ሕብረተሰብ ይመልሶም ብምባል ብምሉእ ማሕበረሰብ ክርስትና ናይ ምቕባል ሓላፍነት ክቕበል ጻውዒት ዘቕርብ ምዃኑ እውን ገለጹ። ኣዳለውቲ ተተበግሶ ከም ዝገለጽዎ እዚ መደባት እዚ ንተልእኾ በርጎ ስቡኽ ኣንተ ዘንጸባርቕ እዩ። እዚ ድማ ንፍጥረት ሰብኣዊ ምዕባለን ክርስትያናዊ መሰረትን ብጭቡጥ ተመክሮታት ምርኻብን ተሳትፎን እምነትን ብሓባር ዝዓይሉ ስፍራ ምዃኑ እውን ዘንጸባርቕ እዩ። ዝፍጻመ እዚ ደገፍ ብዙሓት ካቶሊካውያን ሰብ ግብረ ሰናይን ማሕበረሰባት ቁምስናን ወለንተይናታት ውድባትን ኣብ መላ ከተማ ሮማ ንተነቀፍቲ ዝኾኑ ሰባት ዘገልግል ከምኡውን ምስተን ነቲ ኣጋጣሚ ቁርስን ምሳሕን ዘወፈያ ናይቲ ኣከባቢ ትካላት ብምትሕብባር ክካየድ ተኻኢሉ ኣሎ።
1: ቆምስ ቁምስና ካስተል ጋንደል ፎሪ ሰሊቃና ፓሳት ሊዮን መበል 14 ኣብ ጊዜ ዓመታዊ ዕረፍቶም ኣብ ካስተል ጋንደል ፎ ኣብ ዝፀንሕሉ እዋን ናይ ብሓቂ ዕረፍቲ ክረኽቡ ተስፋ ንገብር ክብሉ ገሊፆም። ኣባል ማሕበር ዶንቦስኮ ዝኾኑ ፖላንዳዊ ካህን ቆምስ ቁምስና ካስተል ጋንደል ፎ ኣባ ታዴዎስ ሮዝሙዝ ርእሰሊቃና ፓሳት ሊዮን መበል 14 ኣብታ ተቃቀላይ እትርከብ ከተማ ካስተል ጋንደል ፎ ጽቡቕ ናይ ዓመታዊ ዕረፍቲ ከሕልፉ ዘለዎም ተስፋ ገሊፆም። ተስፋና ቅዱስ ኣቦና ኣብዚ ኣብ ካስተል ጋንደል ፎ ጽቡቕ ግዜ ከሕልፉን ክዕርፉን ከምኡውን ነቲ ባዕሎም ዕላማ ናይ ዝፃንሒቶም ምዃኑ ዝገለጽዎ ጸሎትን ዕረፍትን ንባብን ስፖርትን ክገብሩ እዩ። እዚ እቶም ናይቲ ጳጳሳዊ ቁምስና ቅዱስ ቶማስ ዘቪላኖቫ ቆመስ ዝኾኑ ኣባ ታዴዎስ ሮዝሙስ ምስ ዜና ቫቲካን ኣብ ዝገበርዎ ቃለ ምሕትት ዝገለጽዎ ትምኒት እዩ። እቶም ኣባል ማሕበር ዶንቦስኮ ዝኾኑ ፖላንዳዊ ካህን ብዛዕባ ቀዳሞት መዓልትታት ናይቲ ርእሰሊቃነ ጳጳሳት ዘሕልፍዎ ዘለዉ ናይ ዓመታዊ ዕረፍቲ መግለጺ ሂቦም። ናይ ዝሓለፈ ዓመት ምብጻሕና ዘከሩ ድማ ነቲ ነበርቲ እቲ ከባቢ ርእሰሊቃነ ጳጳሳት ናብቲ ጳጳሳዊ መንበሪ ቤት ብምምላሶም ዝተሰምዖም ሓጐስ ገሊጾም። ኣባ ታዴዎስ መጀመርታ ምስጋንኦም ገሊጾም፣ ምኽንያቱ ርእሰሊቃነ ጳጳሳት ልዮን መበል 14 ካብ ሰገነት ናይቲ ጳጳሳዊ መንበሪ ቤት ኣብ ዘመሓላለፍዎ ናይ መጀመርታ ሰላምታ ነቶም ቆምስን ንማሕበረሰብታ ቁምስናን ብውልቂ ሰላምታ ስለ ዘቕረቡሎም እዩ። እዚ ንዓቶም ፍጹም ዘይተጸበየዎ እዩ ነይሩ። ንዓይ ብሓቂ ዘገርም ነገር እዩ ነይሩ። ከም ኣፍልጦ ኣገዳስነት ናይዛ ጳጳሳዊት ቁምስናና ገይረ እየ ርእየዮ። ኣብዚ ዝርከቡ ትካላት ቫቲካን ብናጽነት ዝንቀሳቐሱ እኳ እንትኾኑ ብመሰረት ሕገ ቆኖና ግን እታ ቁምስናን ቆምሳን ዓብዪ ተራ ኣለዎም። እዚ ብወገን ቅዱስ ኣቦና ንመላእ ማሕበረሰብና ዝተገብረ ኣዝዩ ጽቡቕ ተግባር እዩ ክብሉ እውን ገሊጾም። እቶም ቆምስ ቀጺሎም ኣብ ዝሃብዎ መግለጺ ናይ ርእሰሊቃነ ጳጳሳት ልዮን መበል 14 ናይ ሎም ዓመት ጻንሒት ካብ ናይ ዝሓለፈ ዓመት ዝተፈልየ መልክዕ ኣለዎ። ርእሰሊቃነ ጳጳሳት ነዚ ግዜ እዚ ኣብ ካስተል ጋንደልፎ ከም ናይ ሓቂ ግዜ ዕረፍቲ ክሕልፍዎ ከም ዝደልዩ ኣቀዲሞም ገሊጾም ነይሮም እዮም። ኣባ ታዴዎስ ክዝክርን ከለዉ ቅዱስ ኣቦና ናብዚ ዝመጹ ክጽልዩ ክዕርፉ ግዜኦም ንንባብን ስፖርትን ከውዕሉ ምዃኖም ብንጹር ተዛሪቦም እዮም። ፍሉይ ትጽቢት የብልናን። ንሕና ጥራይ ከምቲ ባዕሎም ዝደልይዎ ኣብዚ ከም ኣብ ገዝኦም ኮይኑ ክስምዖምን ነዚ ግዜ እዚ ብሰላም ከሕልፍዎን ጥራይ ኢና ንደሊ ክብሉ ገሊጾም። እቶም ቆምስ ከም ዝኣመትዎ እቶም ምእመናን እውን ተመሳሳሊ ስምዒት ኣለዎም። ንሳቶም ብፍላይ ነቲ ናይ ሰንበት ጸሎት መልኣክ እግዚኣብሔር ኮነ ከምቲ ርእሰሊቃነ ጳጳሳት ዝሓብርዎም ካልኦት ኣጋጣሚታት እውን እንተለዉ ነቲ ርክባት ብዓብዪ ሓጐስ ይጽበይዎም ኣለዉ። ክቡር ኣባ ታዴዎስ ኣብ ዝሓለፈ ዓመት ርእሰሊቃነ ጳጳሳት ናብ ካስተል ጋንደልፎ ብተደጋጋሚ ኣብ ዝበጽሕሉ ዝነበሩ ግዜያት ብዛዕባ እቲ ምስኦም ንምርኻብ ዝረኸብዎም ብዙሓት ኣጋጣሚታት እውን መግለጺ ሂቦም። ርእሰሊቃነ ጳጳሳት ልዮን መበል 14 ሰኑይ ድሕር ቀትሪ ናብ ቪላ ባርበሪን ይመጹ እሞ ክሳብ ሰሉስ ምሸት ኣብኡ ይጸንሑ። ካብቲ ዝቕመጡሉ ቦታ ክወጹን ከለዉ ድማ ነቶም ኣብ ወጻኢ ተኣኪቦም ዘለዉ ነጋድያን ሰላም ንምባል ወይ ምስ ጋዜጠኛታት ንምዝርራብ ደው ይብሉ። እቶም ካህን ከም ቆምስ ቁምስና መጠን ምስ ቅዱስ ኣቦና ሒደት ቃላት ንምልውዋጥ ገለ ሓበሬታ ንምሃብ ወይ ድማ ሰላም ንምባል ዕድል ይረኽቡ ከም ዝነበሩ ይዝክሩ። ኣዝዮም ጽቡቓት ግዜያት እዮም ነይሮም። ከም ኣቦ ክቕርቡኻን ከለዉ እቲ ኣባታዊ ቅርበቶም ብሓቂ ይስምዓካ ዝበሉ ኣባ ታዴዎስ እዚ ልምዲ እዚ እቲ ናይ ክረምቲ ዕረፍቲ ድሕሪ ምውድኡ እውን ክቕጽል ተስፋ እገብር ክብሉ ገሊጾም። ናብ ዝሓለፈ ዓመት ማለት ናብቲ ርእሰሊቃነ ጳጳሳት ልዮን መበል 14 ከም ርእሰሊቃነ ጳጳሳት መጠን ዘሕልፍዎ ናይ መጀመርታ ዓመታዊ ዕረፍቶም ምልስ ኢሎም ክዝክሩን ከለዉ ክቡር ኣባ ታዴዎስ ነቲ ብዕለት 13 ሓምሌ ኣብ ቁምስና ቅዱስ ቶማስ ዘቪላኖቫ ንዝዓረገ ናይ መጀመርታ መስዋዕቲ ቅዳሴ ብዓብዪ ስምዒት ይዝክርዎ። እታ ንእሽቶ ቤተ ክርስቲያን ነቶም ኣብቲ ጽምብል ክሳተፉ ዝደልዩ ኩሎም ምእመናን ክትሕዝ ኣይከኣለትን ነይራ። ኣብ ልቢቶም ካህን ኣዝዩ ዝተቐርጸ ነገር እንተሃልዩ እቲ ርእሰ ሊቃነ ጳጳሳት ነጣቁም ስና ብቐጥታ ናይ ዘዘራረብሉን ፍሉይ ህያብ ናይ ዘበርከትሉን ግዜ ምዃኑ ሓቢሮም ሓንቲ ጽብቕቲ ናይ መስዋዕቲ ቅዳሴ ጽዋዕ ሂቦምና ነዛ ህያብ እዚኣ ኸኣ ብስም መላእ ማሕበረሰብ ቁምስና ካብ ኢዶም ናይ ምቕባል ክብሪ ረኺበ እየ። በዚ ተግባር እዚ ድማ ኣመስጊነ እዮም። እዚ ኣብ ናይ ክህነታዊ ህይወተይ ካብቶም ኣዝዮም ኣገደስቲ ግዜያት ሓደ ኮይኑ ክተርፍ እዩ ክብሉ ተዘክሮኦም ገሊጾም ክቡር ኣባ ታዴዎስ መግለጺኦም ብምቕጻል ቅዱስ ዮሃንስ ጳውሎስ ካልኣይ ኣብ ልቢ ሰብኡትን ኣንስትን ካስተል ጋንደልፎ ፍሉይ ቦታ ከም ዘለዎም ገሊጾም ስምቲ ቅዱስ ርእሰ ሊቃነ ጳጳሳት ኣብቲ ምእመናን ዘዘንትዎ ዕላል ወትሩ ይለዓል እዩ። ንሶም ክገልጽ እንከለዉ ብሰንበት ሰባት ኣዒንቶም ንብዓት ቋጺሩ ርእየዮም። ብዙሓት ካብኦም ርእሰ ሊቃነ ጳጳሳት ወትሩ ናብ ካስተል ጋንደልፎ ይመጹ ኣብ ዝነበሩሉ ግዜ ዝነበረ ህፃንነቶም ይዝክሩ ነበሩ። ሰባት ብተደጋጋሚ ብዛዕባ ቅዱስ ዮሃንስ ጳውሎስ ካልኣይ ይዛረቡ እዮም። ነበርቲ እቲ ቦታ ብቐሊሉ ንሶም ርእሰ ሊቃነ ጳጳሳትና እዮም ነይሮም ይብሉ። ብዛዕባኦም ክዛረቡ እንከለዉ ድማ እቲ ስምዒቶም ብሓቂ ክስምዓካ ይኽእል እዩ። ምምላስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኸኣ ነቶም ስኽርታት ዳግማይ ህያው ይገብሮም። ነቶም ሰባት ድማ እዚ ጽቡቕ ናይ ርእሰ ሊቃነ ጳጳሳት ልምዲ ይቅጽል ከም ዘሎ ዝሕብር ስምዒት ይህቦም ኢሎም ናይ ሎም ዓመት ናይ ዓመታዊ ዕረፍቲ ጻንሒት ርእሰ ሊቃነ ጳጳሳት ምስ ሓደ ኣገዳሲ ዝኽሪ ዓመት ይገጥም ኣሎ። እዚ ድማ 2026 እቲ ርእሰ ሊቃነ ጳጳሳት ኣብ ካስተል ጋንደልፎ ናይ ግዜ ክረምቲ መንበሪኦም ዝገብሩሉ ልምዲ ዝጀመረሉ መበል 400 ዓመት ምዃኑ እዩ። ነዚ ልምዲ እዚ ንመጀመርያ ግዜ ዝጀመርዎ ርእሰ ሊቃነ ጳጳሳት ኡርባን ሻምናይ ኣብ 1626 እዩ። ክቡር ኣባ ታዴዎስ ወሲኾም ምስ ሰበኻን ምስ ከባብያዊ ሰበ ስልጣንን ቁምስናን ብምዃን ነዚ ዝኽሪ ዓመት እዚ ንምጽምባል ንሰናዶ ኣለና። እዚ ድማ ነቲ ንኣርባዕተ ዘመናት ዝቐጸለ ህላውየ ተካእቲ ቅዱስ ጴጥሮስ ኣብ ካስተል ጋንደልፎ ንምዝካርን እዚ ቦታ እዚ ኣብ ታሪኽ ቤተ ክርስቲያን ዘለዎ ኣገዳስነት ንምጉላሕን ፍሉይ ዕድል እዩ ኢሎም።
2: ኣብ ሞሮኮ ናይ ራባት ሊቀ ጳጳሳት ካርዲናል ሎፔዝ ሮሜሮ ኣብ ዘውፅዎ መግለጺ ኣብ ልዕሊ ዓበይቲ ደቂ ኣንስትዮ ዘይግቡእ ጠባይ ኣርኢኹም ዝብል ኣብ ልዕሊኦም ዝቐረበ ክስ መሰረት መባእታዊ መርመራ ብቤተ ክርስትያን ሮማ ይካየድ ምህላው ኣፍሊጦም ነዚ መርመራ ዝከይ ዕንቅፍ ኩሉ ክሳብ ዝጻረ ካብ ህዝባዊ በዓላትን ጉስነታዊ ንጥፈታትን ክቝጠቡ ከም ዝወሰኑን ንሰባኻኦምን ነቶም ዝሳቀዩን ንዓኦም እውን ጸሎት ክግበር ከም ዝሓተቱ ዜና ቫቲካን ኣፍሊጡ። ሊቀ ጳጳሳት ራባት ካርዲናል ክሪስቶባል ሎፔዝ ሮሜሮ ወዲ 74 ዓመት ሳሊዥያዊ 27 ሓምለ ካብ መራሕነት እቲ ሃገረ ስብከት ንግዚኡ ተገሊሎም ክጸንሑ ከም ዝመረጹ ኣፍሊጦም ድሕሪ እቲ ብሓያሎ ዓበይቲ ደቂ ኣንስትዮ ኣብ ልዕሊኦም ዝቐረቡ ክስታት ጾታዊ ዓመፅ ቀጻሊ መርመራ ስዒቡ ዝወስድዎ ውሳነ ኮይኑ ካርዲናል ሎፔዝ ሮሜሮ ባዕሎም ምዝሃብዎ ብዛዕባ 5 ኣንስ ዝዛረብ ሓበሬታ ብAFP እተሰሚየ ኣገልግሎት ዜና ጸኒሑ ዝተዘርግሐ ኣብ መወዳእታ ፍረ ዘለዎ ናይ ጉስነት ዓመት ኣብ ራባት እትርከብ ቤተ ክርስትያንና ከቢድ ፍጻሜ ኣጋጢምዎ ኣሎ። ኣብ ልዕሊ ዓበይቲ ደቂ ኣንስትዮ ዘይግቡእ ጠባይ ኣርኢኻ ብዝብል ክስ ተኸሲሰ ኣለኹ። እዚ ኩነታት እዚ ቤተ ክርስትያን መባእታዊ መርመራ ክትጅምር ዝደረኸ ከም ዝኾነን እቲ መርመራ ኣብ ኢድ ሮማዊት ካቶሊካዊት ቤተ ክርስትያን እዩ ዘሎ ዝብል ምዃኑ ዘረጋግጽ ዜና ቫቲካን ኣስዒቡ እዞም ካብ ኣልሜርያ ዝኾኑ ስፓይናዊ ካርዲናል ቅዱስቲ ቤተ ክርስትያን ኣብ እተካይዶ መርመራ ምሉእ ምትሕብባር ክገብሩ ምዃኖም ኣረጋጊፆም ከምኡ እውን ብልክዕ ነዚ መርመራ ንኸይዕንቀፍ ኣብ ህዝባዊ በዓላት ካብ ምምራሕን ኣብ ንጥፈታት ጉስነት ካብ ምስታፍን ክቝጠብ መሪፀ ኣለኹ እንክብሉ ከም ዝገለጹ የመላኽት። ኣብ ወርሒ ጥቅምቲ 2019 ዓመተ ምሕረት ኣብ ዝተኻይዱ ጉባኤ ካርዲናላት ካርዲናል ዝተሰሚዩ ሊቀ ጳጳሳት ሎፔዝ ሮሜሮ ነቶም ምእመናን ብቐጥታ ኣብ ዝሃቦ መግለጺ ኣብ ርድኢትኩም ኣኣምን የቢሎም እዚ ፍጻመ ንኩላትና ምንጪ ጭንቀት እዩ። ከም ሊቀ ጳጳሳት መጠን እቲ ዘስዕቦ ዘሎ ጸገማትን ንኹሉ ካልዕሎ ዝኽእል ሕጋዊ ሕቶታትን ምሉእ ብምሉእ ይፈልጥ እየ። ካብዚ እዩ ድማ ኣባላት ማሕበረሰብ ሃገረ ስብከት ብቕልጡፍ ብዛዕባ እቲ ኣብ ልዕለይ ቀሪቡ ዘሎ ክሲ ክፈልጡ ዝወሰንኩ ከም ዝበሉን ፍርዲ ቤተ ክርስትያን እናተጸበዩ እቶም ካርዲናል ኩሉ ሰብ ብሓባርነቶም ኣብ ከምዚ ኩነታት ዝሳቀዩ ዘለዎ ንቤተ ክርስትያን ሞሮኮ ከምኡውን ንሓድሕዶም ክፅልዩ ተላብዮም ጸሎት ንግበር ከም ዝበሉ ዜና ቫቲካን ኣፍሊጡ ሓሳቦም ክገልጹ ወይ ብዛዕባ ትሕዝቶ እቲ መግለጺ ክዝትዩ ዝደልዩ ሞእመናን ንራባት ምስካሕናት ሰበካኦም ክራኸቡ ካርዲናል ሎፔዝ ሮሜሮ ኣነጺሮም ብተወሳኺ ናይ ሃገረ ስብከት ቤት ጽሕፈት ምክልኻል ግህሰት ናይ ሓገዝ መስመር ክራኸቡ ከም ዝኽእሉን ናይ ሃገረ ስብከት ቤተ ክርስትያንና ህያው እያ እንክብሎ ኣረጋጊፆም ብምትእምማን ብወንጌል ንጽናዕ ሓድነትና ንዓቀብ ክርስቶስ ህይወት ክገዝእን ንቅድሚት ክድርኸናን ንፍቀደሉ እዚ ድማ መሰረታዊ ኣገዳስነት ኣለዎ ከም ዝበሉን ነቲ ኣገልግሎት ዜና AFP ኣብ ዝሓቦ መግለጽ ቀጺሎም ምስቲ ምርመራ ዘካይድ ኣካል ምሉእ ምትሕብባር ከም ዝገብሩ ደጊሞም ብምግላጽ መጥቃዕቲ ይኹን ዓመፅ ወይ ፆታዊ ትንኮሳ ከም ዘይፈጸሙ ድማ ከም ዘረጋገጹ ዜና ቫቲካን የመላኽት።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ፍልስጤማዊ ቁሸት ታይበ ሓድሽ ሰፈራታት እስራኤል ክህነጸላ ተኽእሎታት ተርያላ። እዚ ድማ ብዛዕባ መጻኢታ ኣብ ምዕራባዊ ገማግም ዮርዳኖስ እትርከብ ቁሸት ማለት ናይ መወዳእታ ምሉእ ብምሉእ ክርስትያናዊት ቁሸት ፍልስጤም ዝኾነት ዓዲ ከም ብሓድሽ ሻቕሎት የለዓዕል ኣሎ። ቆመስ እዛ ዓዲ ዝኾኑ ክቡር ኣባ ባሽር ፋዋድለት ንቅድስቲ መሬት ንምዕቃብ ቃላት ጥራይ ዘይኮነስ ጭቡጥ ስጉምቲ ከም ዘድሊ እውን የጠንቅቑ። እታ ኣብ ምዕራባዊ ገማግም ዮርዳኖስ እትርከብ ናይ መወዳእታ ምሉእ ብምሉእ ክርስትያናዊት ቁሸት ፍልስጤም ዝኾነት ታይበ ነቶም ቆመስን ንቑምስናኣን ነታ ሃገርን ህዝባን ታሪኻዊ ክርስትያናዊ ህላዊኦምን ቅድሚ ሕጂ ተራእዩ ዘይፈልጥ ስጋኣት ፈጢሩሎም ይርከብ ኣሎ። ክቡር ኣባ ባሽር ፋዋድለት ብዛዕባ እቲ ኣብታ ቁሸት ብተደጋጋሚ ዝተፈጸመ ዓመፅ ንኣዋርሕ ዝኣክል ይግባይ ድሕርቢሎም ሓድሽ ሓደጋ ከም እተላዕለ ይገልጹ ኣለዉ። ብመሰረት ናይ ዓይኒ መሰኻኽርን ኣብቲ ከባቢ ዝርከቡ ጉጅለታት ተቆጻጸርቲ እስራኤላውያን ሰፈርቲ ኣብ ከባቢ ጀባል ኣልማሲስ ዘይሕጋዊ ሰፈራታት ክሃንፁ ጀሚሮም ኣለዉ። ካብ መንበሪ ኣባይቲ ሒደት ሜትሮ ጥራይ ርሒቑ ኣብ ዝርከብ ቦታታት ሰፈራታት ክህነፅ ዘለዎ ተኽእሎ ንተቐማጦቲ ከባቢ ጭንቀት ፈጢሩሎም ኣሎ። ክቡር ኣባ ፈዋድለት ስድራ ቤታት ኣብ ትሕቲ ቐጻሊ ምፍርራሕ ክነብሩ ዘስግኦምን ሓረስቶት ከኣ ናብቲ ኣብ ምብራቃዊ ክፋል እታቑሸት ዝርከብ ግራውቶም ናይ ሕርሻ ደንቢኦምን ክበጽሑ ከም ዘይክእሉ ብምምልካት ጭንቀቶም ይገልጹ ኣለዉ ክብሉ እውን ኣመልኪቶም። እዚ ስጉምቲ እዚ ብሓይሊ ሓድሽ ክውንነት ንምእታው ከምኡውን ንህዝቢ ታይበህ ካብ ሃገሮም ንኽወፁ ጸቕጢ ንምግባር ዝዓለም ምዃኑ ድማ ይጣበቑ። እዞም ቆመስ ከም ዝገለጽዎ መብዛሕትኡ ግዜ ቀዋሚ ሰፈራ ዝኸውን ባይታ ንምቋም ነቲ ማሕበረሰብ ዘጋጥም ዝነበረ ስግኣት ብዝያዳ ክዕምቆ ይኽእል እዩ ይብሉ። እቲ ኣብ ሕቶ ዝኣተወ መሬት ኣብ ትሕቲ ስምምዕ ኦስሎ ኣብ ዞባ ቢ ዝርከብ ሲቪላዊ ምምሕዳር ናይ መንግስቲ ፍልስጤም ክኸውን እንከሎ ጸጥታ ድማ ብፖሊስ ፍልስጤምን ወተሃደራውያን ሰበስልጣን እስራኤልን ብሓባር እዩ ዝመሓደር። ክቡር ኣባ ፋዋድለት ኣስዒቦም እታ ቁሸት ኣምባሳደራት መራሕቲ ሃይማኖትን ኣህጉራውያን ልኡኻትን ብምቕባል ኣህጉራዊ ኣቓልቦኣ ናብ ኩነታት ንምስሓብ ንኣዋርሕ ከም ዘሕለፈት ገሊፆም ኣለዉ። ነቲ ፍጻሜታት ዝገልጽ ጸብጻባትን ስእልታትን ናይ ቪድዮ ሰነዳትን ከምኡውን ናይ ዓይኒ መሰኻኽር ምስክርነታት ብምሃብ ድማ እዩ ዝቐረበ። እዚ ጻዕርታት እዚ እናወሰኸ ክንሱ ኣብ ከባቢ ጀባል ኣልማሲስ ጥራይ ዘይኮነስ ኣብ ምዕራባዊ ሸነኽ እታቑሸት እውን ዓመፅ ይቕጽል ከም ዘሎ ገለጹ። ኣባኡ ድማ ሰፈርቲ ካብ ዝሓለፈ ሰሙን ኣትሒዞም ሰራሕተይናታት ናብታ ኣብቲ ከባቢ ዝርከብ ፋብሪካ ስሚንቶ ንኸይኣትዉ ይኽልከሉ ኣለዉ። ኣስዕብ ኣቢሎም እውን ክቡር ኣባ ፈዋድለት ኣብ ዙርያ እታቑሸት ሓድሽ ሰፈራታት ምህላዉ ንብዙሓት ተቐማጦ ብዝያዳ እተገለሉን እተዓመፁሉን ኮይኑ ከም ዝስምዖም ገይርዎም ኣሎ። ተስፋ ቁርፀት እናዛየደ ኣብ ዝኸደሉ ዘሎ ብዙሓት ሰባት ኣህጉራዊ ሕግን ናብ ኣህጉራዊ ማሕበረሰብ ብተደጋጋሚ ምሕፅንታን ለውጢ ከምፅእ ዝኽእል እንተኮይኑን ኣብ ሕቶ ከእትውዎ ጀሚሮም ኣለዉ። ብዘይ ፍርሂ ኣብ መሬትና ክንጸንሕ ጥራይና እናሓትት ዘለና ድማ ይብሉ። ክቡር ኣባ ፋዋድለት ንትካላት ኩሎም ሰብ ሰናይ ፍቓድን ዝኾኑ ሰባትን ክርስትያናዊ ህላዌ ኣብ ቅድስቲ መሬት ንምዕቃብ ጭቡጥ ስጉምትታት ክወስዱ ጻውዒት ኣቕሪቦም ኣለዉ። ቅድስቲ መሬት ብቓላት ጥራይ ክትዕቀብ ኣይትኽእልን እያ፣ ብጭቡጥ ስጉምቲ ክትዕቀብ ኣለዋ እውን በሉ። ካልእ ሰፈራታት ክህነጽ ምፍቃድ ነቲ ኣብቲ ኸባቢ ዝርከብ ማሕበረሰብ ክርስትና ንድሕንነቶምን መሰላቶምን መጻኢኦምን ውሕስነት ዘይብሉ ምግባር ዘስካሕክሕ መልእኽቲ ከም ዘመሓላልፉ እውን ኣጠንቀቑ። ክሳዕ ግዜ ዝሓልፎ ድማ ኣይትጸበዩ ክብሉ እውን ተማሕጺኖም። ካል ዘይ ምለስ ኩንነት ክሳብ ዝፍጸም ኣይትጸበዩ ስጉምትን ወስደሉ ግዜ ሕጂዩ ድማ በሉ ኣብ ጥቓ መቓብር ከተማን ጥንታዊት ቤተ ክርስቲያን ቅዱስ ጊዮርጊስን ብጉጅለ ሰፈርቲ ባርዕ ምስተላዕለ ሓደ ዓመት ጸኒሑ ኣብ ታይበህ ዝርከቡ ክርስቲያን ምእመናን ተነቀፍቲ ኮይኖም ይስምዖም ኣሎ ጸገማት እናሃለወ ክንሱ ሂወት ቁምስና ይቕጽሉ ኣለዉ እቲ 161 ተሳተፍቲ እተኣከብሉ ክረምታዊ ደንቢ ህፃናት ሶኑይ ሶኑይ ኣብ ትሕቲ ሓባራዊ ምትሕብባር ካህናት ካብ ሰለስተ ክርስትያናዊ ማሕበረሰብ ታይበ ማለት ካብ ግሪካዊ ኦርቶዶክስን ሜልካውያን ግሪክ ካቶሊካውያንን ላቲናውያን ካቶሊክን ተጀሚሩ ኣሎ ኣብ ኣህጉራዊ ማሕበረሰብ ዝነበሮም ምትእምማን እኳ እንተተናወፀ ክቡር ኣባ ፋዋድለት ግና ምእመናን ኣብ ኣምላኽን ኣብ ቤተ ክርስትያንን ትውክልቲ ምግባር ከም ዝቕጽሉ የመልክቱ ኣብ መደምደምታ ድማ እታ ቑሸት ህዝባ እንተጥፊኣ ዓለም ሓንቲ ቑሸት ጥራይ ዘይኮነትስ ህያው ክርስትያናዊ ማሕበረሰብ ከም እትስእን ኣጠንቀቑ
2: ኣብ ካሜሩን ናይ ርእሰ ሰበኻ ድዋላ ሊቀ ጳጳሳት ሳሙኤል ክሌዳ ኣብ መወዳእታ ሰነ ኣብ ዘመሓላለፎ ግሱነቶም መልእኽቲ ብዛዕባ ኩነታት ቤት ማእሰርቲ ዝምልከት ኮይኑ ብፅኡነቶም ኣብ መልእኽቶም ብዛዕባ ኣብቲ ሃገር ዝረአ ምጭዋይን ብሓውሪ መቕሳርን ናይ ኣባይቲ ማሕቡስ ይሰብዓዊ ኩነታትን ዘስግእ ምዃኑ ከም ዘጠንቀቁ ፊደስ እተሰሚየ ናይ ሃገር ቫቲካን ኣገልግሎት ዜና ሓቢሩ ሊቀ ጳጳሳት ሳሙኤል ክሌዳ ንእሱራት ከመይ ጌርና ከም እንሕዝ እንስዕቦ ኣገባብ ምስ እግዚኣብሔር ዘሎና ርክብ ብመዓቀኒ እዩ ስቓዮም ሸለል ምባል ማለት ንክርስቶስ ሸለል ምባል ማለት እዩ ስቓዮም ንመነካይን ፍትሕን ምምላስን ምውፋይ ማለት ንክርስቶስ ምግልጋል ማለት እዩ እንክብሉ ኣብ መወዳእታ ውርሒ ሰነ ብዛዕባ ኩነታት ኣባይቲ ማሕብስ ብዝምልከት ኣብ ዝፅሓፍዎ ጉስነቶም መልእኽቲ ከምዘዘኻኸሩ ዝሓበረ ፊደስ ኣገልግሎት ዜና ኣስዒቡ ኣብቲ ኣብ ወንጌል ማቴዎስ እንሰምዖ ትምህርቲ ኢየሱስ ተኣሲረ በፂሕኩም ንዝብል ጽሑፍ ሊቀ ጳጳሳት ክሌዳ ነዚ መሰረተ ገይሮም እታ መልእኽቲ ካብ መንፈስ ክትዕ ዘይኮነስ ካብ ናይ ሓላፍነት ስምዒትን ግዴታን ህፁፅ ርኅርሃይን ዝተወልደ ናይ ሓቅን ጓሳውን ፍቕራዊ ተግባር ከም ዝኾነ ድማ ከም ዘብርሁ ኣፍሊጡ ዕላማ ናይቲ ጉስነቶም መልእኽቲ ነቲ ኣብ ትሕቲ ቀይዲ ምእታውን ማእሰርትን ብዙሓት ዜጋታት ካሜሩን ዘሎ ስርዓት ዘይፍትሓዊ ተግባር ንምኹናን እዩ እቲ ናይ ሊቀ ጳጳሳት ክሌዳ እቲ ጉስነቶም መልእኽቲ ነቲ ዘይፅወር ጭውያን ጉሉል ምእሳርን ኣብ መደበራት ሓይሊ ፀጥታን ወታደራዊ ሓይሊ ፀጥታ መደበራትን ዘሎ ዘዋርድን ሓሳይን ኩነታት ንሓቅነት ስርዓት ቤት ማእሰርቲ ንብምልኡ ስርዓት ፍትሒ ዝፀሉ ከምኡውን ብተደጋጋ ጋም ዝፍጸም ጥሕሰት ገበናዊ ኣገባብ ንመቀላዕ ዝኣመተ ኮይኑ ሊቀ ጳጳሳት ፈለማ ብዛዕባ እቲ ዝጠፉ ሰባት ዘጋጥሞም ፀገማት ኣጉሊሖም ሰባት ወይ ስቪላዊ ክዳን እተኸድን መኮንናት መብዛሕትኡ ግዜ ብዘይ ትእዛዝ ይዓስሩን ይጨውዩን እዮም ኣብ ምስጢራዊ ቦታታት ድማ ከም ዝዳጉንን ሓልዋቶም ከም ዘይፍለጥን ናይ ኢድ ቴሌፎኖም ተዓፅኡ ኣበይ ከም ዘለዉ ዝሕብር ኩሉ ኣሰር ድማ ከምዚ ድምሰስ ገሊፆም ብፍርሒ ዝተኸቡ ኣባይቲ ስድራ ብዛዕባ ሓልዋቶም ዘይፍለጥ ኣባላቶም ንምድላይ ካብ ሓደ መደብር ሓይሊ ፀጥታ ናብ ካልእ ኮለለ ከም ዝብሉን ዝኾነ ይኹን ሓበሬታ ከም ዘይረኽቡን ዘይምግዳስ ወይ እውን ምፍርራሕ እውን የጋጥሞም ኣሎ ከም ዝበሉ ፊደስ ኣገልግሎት ዜና የረጋግፅ እዚ ኣብ ዘይፍለጥ ሓደሓደ ግዜ ድማ ኣብ ዘይወግዓዊ ቦታታት ብሕቡእ ዝፍፀም ናይ ምእሳር ተግባር ቁሉዕ ምጥሓስ ሕጊ እዩ እንክብሉ ሊቀ ጳጳሳት ሳሙኤል ክሌዳ ኣብ ዘመሓላለፎ ጉስነቶም መልእኽቲ ብምምልካት ኣብ ውሽጡ ወግዓውያን ኣባይቲ ማሕቡስ ዝተሃገር ዘሎ ኩነታት ብምኹናን ሕክምናዊ ክንክን ምርካብ ካብ ሕልሚ ንላዕሊ ኣይኮነን ቢሎም ናይ ኣባይቲ ማሕቡስ ማእከላት ክንክን ጥዕና ኣገልግሎት ክንክን ጥዕና ንምቕራብ ዘድልንዋት ዘይብሉ ምዃኑ ገሊፆም ሰራሕተናታት ሕክምና ድማ ምስ ህሙማን ዝመጣጠን ቁፅሪ ዘይብሎም ብምዃኑ ብፀዓቂ ስራሕ ከም ዝሳቀዩ ኣፍሊጦም ከም ዓባይ ሰዓል ከምኡ እውን ፌራ ዝኣመሰሉ ተመሓላለፈ ሕማማት ካብ ቁፅፅር ወፃእ ብዝኾነ መገዲ ዝርጋሕ ኣሎ እንክብሉ ጓሂኦም ብምግላፅ ኤድስ ወይ ሽኮርያ ዘለዎም እሱራት ብሰንኪ ሕፅረት ሕክምና ጥዕናኦም ብቕልጡፍ እናተበላሸ ይኸይድ ኣሎ ከም ዝበሉ ዝሓበረ ፊደስ ኣገልግሎት ዜና ሕፅረት ቫይታሚንን ካሎሪን ዘለዎ ምግቢ ነቶም ድሮ ጥዕናኦም ኣብ ሓደጋ ዝኣተወ أسرات نمعقب أخلي كمزي كونن بز مخنات زدما بهوات كنبرو زخلو عب دقف عزمادم وي عبس اللي معداغا بيت مأسرتي إيو زمر كوز كمزبالو يحبر لقا باباسات كليدا أون بز عباد كنستيون تحت عدما قلو عنزلوهم عبي سكفتا أبزم محالة لفو قسنتهم ملقت قليتهم عب عبايت محفوظ زرك عباد كنستيون مسرطاوي أقل قلو تسريت كرخبا كمزي كلا كومو أون قليئن مس عشالاتن بحابر زتا عصرا كمزخ وانان نبر معباله زمچو كونتات بزي مهلاو دما اتم حص عانات دحري مقح زعابي بمخانم مصايئهم خبيت حركه استقالع ايو زخون بيلام كعب عبيتي تفاليوم قبوت مرتا ودقفك قبرلهم زقبهم تحت عد مقلوع مبزحتي وغزي نغزع رسم تطنطينام نحقي اتم زحيلون زتفلالي عينات قهستن مزمزاني قالعو ون مهلاوم اصنيعهم بمملكات زي قهسات زي بالشوون نعان معمات فتحن كأولي قابر بلوم نتيق أدمي كهيلوت زقبر معصرت بساب في عزف تسامزالو قهسات بموقعاس اتفولي سقومتك خوون زقبقو مبزاحتي وقزين عامتات زيز أنحن بوطس إطاو مقادي نزوحات سبات نعب قابنيناتات أسرات زقيرن أقباب لمود كوينو ألو كمزبال زحبارة في داس عقل قلوت زينا أسعبو زي فتحي مقحاد زي درب مقصح هي صعب نتصنع تمامزا عن أبو اشترت عاوق زي فتحوي فردين عي مركب مسل مجحاسن انقبل خمس جلات وافليتو أبو مود عتالي كبا بسات كليدا مأسرتي نحبرة سبن معقابن نتم التفردو سبات كبرتهم ملو بملو مخبار مس تفتحو عود نعب حبرة سبن خوها هرزاد لك لزن تبارو قلون زين السحلون حواهن مفتار كتاك أما كمزلو دقيمهم ب مغلاح رسالي كان باباسات اليوم مبال عصر تربعة كاميرون كابعلت عصر تسلستك سعلت سران سلستان ميازيا حواريو عدد كابزكاي دولان أربعة حقرات أفريكا حنت مخانا اون كم زكرو فيدس عقل قلوت سينا أفليتو كبراتنا كبران سمعتنا سلام كتتالكم نمسجن ناي لامي مدى بفنونا أبزي الزازم أبنات بحمد بفنوك صابن الراقب بدحان السلام تنحو يتبارك يسوع كريستوس لاوديتور يسوع كريستوس.

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለሸ ሞንታ ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ 200 ዝኾኑ ድኻታት ከተማ ሮማ ኣብ ካስትል ጎንዶልፎ ኣብ ናይ ምሳሕ እንግዶት ከም ዝሳተፉ ቆመስ ቁምስና ካስትል ጎንዶልፎ ርእሰ ሊቃነ ጳጳሳት ኣብ ካስትል ጎንዶልፎ ዘሕልፍዎ ናይ ዕርፍቲ ግዜ ኣመልኪቱ ምስ ዜና ቫቲካን ዘካየዶ ቃለ መሕትት ኣብ ልዕሊ ናይ ርእሰ ሰበኻታት ራባት ሞሮኮ ዝቐረበ ክሲ ኣመልኪቶም ሎፔዝ ሮሜሮ ዝሃብዎ መግለጺ ቆመስ ምዕራባዊ ገማግም ዮርዳኖስ ብዛዕባ ህልው ኩነታት ማሕበረሰብ ክርስቲያን ቅድስቲ መሬት ዝሃብዎ መግለጺ ኣብ ካሜሮን ሊቀ ጳጳሳት ሳሙኤል ክሌዳ ናይ ርእሰ ሰበኻታት ድዋላ ብዛዕባ ኣባይቲ ማሕቡስን እሱራት ሃገሮምን ዝምልከት ዘመሓላለፍዎ ጉስነታዊ መልእኽቲ ኣብ ዝምልከቱ ቅንዳ ርእስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ 28 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ቀዳም ዕለት 11 ሓምለ ርእሰ ሊቃነ ጳጳሳት ልዮን ምሳስታት 200 ድኻታት ኣብቲ ኣብ ውሽጢ ጳጳሳዊ ስፍራ ተኽልቲ ካስትል ጎንዶልፎ ዝርከብ ቦርጎ ስቡሕ ኣንተ ኣብ ናይ ምሳሕ እንግዶት ክሳተፉ ምዃኖም ዜና ቫቲካን ሓቢሩ። እቲ ናይ ምሳሕ እንግዶት ምስ ጳጳስ ተባሂሉ ዝጽዋዕ ተበግሶ መስዋዕተ ቅዳሴ ብምዕራግ ክጅምር እዩ። ቀጺሉ ድማ ናይ እንቋዕ ድሓን መጻእኩም መደረታትን መዘናግዕን ኣብ ቦርጎ ስቡሕ ኣንተ ዝግበር ዑደትን ከምኡ ውን ምስ ቅዱስ ኣቦና ኣብ ናይ ምሳሕ እንግዶት ብምስታፍ ክካየድ እዩ። እዚ ርክብ እዚ ኣብቲ ንመጀመርታ ግዜ ኣብ ወርሒ ነሓሰ 2025 ዝጀመረ ተበግሶ እተመስረተ ኮይኑ ርእሰ ሊቃነ ጳጳሳት ልዮን ምስቶም ኣብ ኢጣልያ ዝርከቡ ካብ ሰበኻታት ኣልባኖ ዝመጹ ድኻታት ኣብ ናይ ምሳሕ እንግዶት ዝካፈልሉ እዩ። እዚ መደብ እዚ ካብቲ ግዜታት ሒዙ በቲ ንምዕባለ ውጥን ቦርጎ ስቡሕ ኣንተ ዘመሓድር ማእከል ላዕለዋይ ትምህርቲ ስቡሕ ኣንተ ዓመታዊ ዝካየድ ፍጻሜ ኮይኑኣሎ። ኣብ ነፍሲ ወከፍ ዓመት ንድኻታትን ስደተይናታትን ተመዛበልትን ከምኡ ውን ካልእ ማሕበራዊ ጸገማት ዘጋጥሞም ሰባትን ኣብ ጽባቐ ናይ ተፈጥሮ ዝዘናግዕሉ መዓልትን ምስ ርእሰ ሊቃነ ጳጳሳት ንኽራኸቡ ኣጋጣሚ ዝረኽብሉን ኮይኑ ካብ እተፈላለየ ሰበኻታት ክዕደሙ እዮም። ናይዚ ዓመት እዚ መደባት ከኣ ብማእከል ላዕለዋይ ትምህርቲ ስቡህ ኣንተን ናይ ቅድስቲ መንበር ብዛዕባ ጉዳያት ኣገልግሎት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈትን ከምኡ ውን ብሰበኻ ሮማ ብሕብረት እተሰናደወ እዩ። እዚ ድማ ኣብ መላእ ርእሰ ከተማ ኢጣልያን ዘለዉ ተነቀፍቲ ኣካላት ሕብረተሰብን ዘሰኒይዎም ትካላትን ውድባት ቤተ ክርስቲያንን ዘጣምር መደብ ክኸውን እዩ። ዋና ኣመሓዳሪ ማእከል ላዕለዋይ ትምህርቲ ስቡህ ኣንተ ልዑል ካርዲናል ፋቢዮ ባጆ ከም ዝገለጽዎ ቦርጎ ስቡህ ኣንተ ሓልዮት ፍጥረትን ክንክን ደቂ ሰባትን ሓደ ተልእኾ ምዃኑ ንምርግጋጽ እዩ ተፈጢሩ ይብሉ። ነዚ ተበግሶ እዚ ርእሰ ሊቃነ ጳጳሳት ልዮን ነቶም ኣብ ማሕበራዊ ከባቢታት ዝነብሩ ሰባት ኣብ ዝገብርዎ ርክብ ካልእ ስጉምቲ ከም ምዃኑ ገይሮም ይገልጽዎ። እዚ መደባት እዚ ድማ ቤተ ክርስቲያን ንሰብኣዊ ክብሪ ምስማዕን ተስፋ መሃብን ኣብ ዝሓትት ቦታ ንኽትህሉ ዘለዋ ጸዋዕታ ከም ዘረጋግጽ ገለጹ። ብፁእ ሊቀ ጳጳሳት ሉዊስ ማሪ ደ ሳን ማርቲን ኣብ መሓዳሪ ኣገልግሎት ግብረ ሰናይ ከም ዘመልከትዎ እዚ ርእሰ ሊቃነ ጳጳሳት ዝገበርዎ ተበግሶ ሓቀይና ልግሲ ብምቅር

0: ጀመርታ ዓመታዊ ዕረፍቶም ምልስ ኢሎም ክዝክሩን ከለዉ ክቡር ኣባታ ዴቦስ ነቲ ብዕለት 13 ሓምሌ ኣብ ቁምስና ቅዱስ ቶማስ ዘቪላኖቫ ንዝዓረገ ናይ መጀመርታ መስዋዕቲ ቅዳሴ ብዓብዪ ስምዒት ይዝክርዎ። እታ ንእሽቶ ቤተ ክርስቲያን ነቶም ኣብቲ ጽምብል ክሳተፉ ዝደልዩ ኩሎም ምእመናን ክትሕዝ ኣይከኣለትን ነይራ። ኣብ ልብቶም ካህን ኣዝዩ ዝተቐርጸ ነገር እንተሃልዩ እቲ ርእሰ ሊቃነ ጳጳሳት ነታ ቁምስና ብቐጥታ ናይ ዘዘራረቡሉን ፍሉይ ህያብ ናይ ዘበርከትሉን ግዜ ምዃኑ ሓቢሮም ሓንቲ ጽብቕቲ ናይ መስዋዕቲ ቅዳሴ ጽዋዕ ሂቦምና። ነዛ ህያብ እዚኣ ኸኣ ብስም መላእ ማሕበረሰብ ቁምስና ካብ ኢዶም ናይ ምቕባል ክብሪ ረኺበ እየ። በዚ ተግባር እዚ ድማ ኣመስጊነ እዮም። እዚ ኣብ ናይ ክህነታዊ ህይወተይ ካብቶም ኣዝዮም ኣገደስቲ ግዜያት ሓደ ኮይኑ ክተርፍ እዩ ክብሉ ተዘክሮኦም ገሊጾም ክቡር ኣባታ ዴቦስ መግለጺኦም ብምቕጻል ቅዱስ ዮሃንስ ጳውሎስ ካልኣይ ኣብ ልቢ ሰብኡትን ኣንስትን ካስተል ጋንደልፎ ፍሉይ ቦታ ከም ዘለዎም ገሊጾም ስምቲ ቅዱስ ርእሰ ሊቃነ ጳጳሳት ኣብቲ ምእመናን ዘዘንትዎ ዕላል ወትሩ ይለዓል እዩ። ንሶም ክገልጽን ከለዉ ብሰንበት ሰባት ኣዒንቶም ንብዓት ቋጺሩ ርእየዮም። ብዙሓት ካብኦም ርእሰ ሊቃነ ጳጳሳት ወትሩ ናብ ካስተል ጋንደልፎ ይመጹ ኣብ ዝነበሩሉ ግዜ ዝነበረ ህፃንነቶም ይዝክሩ ነበሩ። ሰባት ብተደጋጋሚ ብዛዕባ ቅዱስ ዮሃንስ ጳውሎስ ካልኣይ ይዛረቡ እዮም። ነበርቲ እቲ ቦታ ብቐሊሉ ንሶም ርእሰ ሊቃነ ጳጳሳትና እዮም ነይሮም ይብሉ። ብዛዕባኦም ክዛረቡ ከለዉ ድማ እቲ ስምዒቶም ብሓቂ ክስምዓካ ይኽእል እዩ። ምምላስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኸኣ ነቶም ስኽርታት ዳግማይ ህያው ይገብሮም። ነቶም ሰባት ድማ እዚ ጽቡቕ ናይ ርእሰ ሊቃነ ጳጳሳት ልምዲ ይቅጽል ከም ዘሎ ዝሕብር ስምዒት ይህቦም ኢሎም ናይ ሎም ዓመት ናይ ዓመታዊ ዕረፍቲ ጻንሒት ርእሰ ሊቃነ ጳጳሳት ምስ ሓደ ኣገዳሲ ዝኽሪ ዓመት ይገጥም ኣሎ። እዚ ድማ 2026 እቲ ርእሰ ሊቃነ ጳጳሳት ኣብ ካስተል ጋንደልፎ ናይ ግዜ ክረምቲ መንበሪኦም ዝገብሩሉ ልምዲ ዝጀመረሉ መበል 400 ዓመት ምዃኑ እዩ። ነዚ ልምዲ እዚ ንመጀመርያ ግዜ ዝጀመርዎ ርእሰ ሊቃነ ጳጳሳት ኡርባን ሻምናይ ኣብ 1626 እዩ። ክቡር ኣባታ ዴቦስ ወሲኾም ምስ ሰበኻን ምስ ከባብያዊ ሰበ ስልጣንን ቁምስናን ብምዃን ነዚ ዝኽሪ ዓመት እዚ ንምጽምባል ንሰናዶ ኣለና። እዚ ድማ ነቲ ንኣርባዕተ ዘመናት ዝቐጸለ ህላውየ ተካእቲ ቅዱስ ጴጥሮስ ኣብ ካስተል ጋንደልፎ ንምዝካርን እዚ ቦታ እዚ ኣብ ታሪኽ ቤተ ክርስቲያን ዘለዎ ኣገዳስነት ንምጉላሕን ፍሉይ ዕድል እዩ ኢሎም።
1: ኣብ ሞሮኮ ናይ ራባት ሊቀ ጳጳሳት ካርዲናል ሎፔዝ ሮሜሮ ኣብ ዘውፅዎ መግለጺ ኣብ ልዕሊ ዓበይቲ ደቂ ኣንስትዮ ዘይግቡእ ጠባይ ኣርኢኹም ዝብል ኣብ ልዕሊኦም ዝቐረበ ክስ መሰረት መባእታኦም መርመራ ብቤተ ክርስትያን ሮማ ይካየድ ምህላው ኣፍሊጦም ነዚ መርመራ ዝከይዕንቅፍ ኩሉ ክሳብ ዝጻረ ካብ ህዝባዊ በዓላትን ጉስነታውን ንጥፈታትን ክቝጠቡ ከም ዝወሰኑን ንሰባኻኦምን ነቶም ዝሳቀዩን ንዓኦም እውን ጸሎት ክግበር ከም ዝሓተቱ ዜና ቫቲካን ኣፍሊጡ። ሊቀ ጳጳሳት ራባት ካርዲናል ክሪስቶባል ሎፔዝ ሮሜሮ ወዲ 74 ዓመት ሳሊዥያዊ 27 ሓምለ ካብ መራሕነት እቲ ሃገረ ስብከት ንግዚኡ ተገሊሎም ክጸንሑ ከም ዝመረጹ ኣፍሊጦም ድሕሪ እቲ ብሓያሎ ዓበይቲ ደቂ ኣንስትዮ ኣብ ልዕሊኦም ዝቐረቡ ክስታት ጾታዊ ዓመፅ ቀጻሊ መርመራ ስዒቡ ዝወስድዎ ውሳነ ኮይኑ ካርዲናል ሎፔዝ ሮሜሮ ባዕሎም ዝሃብዎ ብዛዕባ 5 ኣንስ ዝዛረብ ሓበሬታ ብAFP እተሰምየ ኣገልግሎት ዜና ጸኒሑ ዝተዘርግሐ ኣብ መወዳእታ ፍረት ዘለዎ ናይ ጉስነት ዓመት ኣብ ራባት እትርከብ ቤተ ክርስትያንና ከቢድ ፍጻሜ ኣጋጢምዎ ኣሎ። ኣብ ልዕሊ ዓበይቲ ደቂ ኣንስትዮ ዘይግቡእ ጠባይ ኣርኢኻ ብዝብል ክስ ተኸሲሰ ኣለኹ። እዚ ኩነታት እዚ ቤተ ክርስትያን መባእታዊ መርመራ ክትጅምር ዝደረኸ ከም ዝኾነን እቲ መርመራ ኣብ ኢድ ሮማዊት ካቶሊካዊት ቤተ ክርስትያን እዩ ዘሎ ዝብል ምዃኑ ዘረጋግጽ ዜና ቫቲካን ኣስዒቡ እዞም ካብ ኣልሜርያ ዝኾኑ ስጳይናዊ ካርዲናል ቅዱስቲ ቤተ ክርስትያን ኣብ እተካይዶ መርመራ ምሉእ ምትሕብባር ክገብሩ ምዃኖም ኣረጋጊጾም ከምኡውን ብልክዕ ነዚ መርመራ ንኸይዕንቀፍ ኣብ ህዝባዊ በዓላት ካብ ምምራሕን ኣብ ንጥፈታት ጉስነት ካብ ምስታፍን ክቝጠብ መሪጸ ኣለኹ እንክብሉ ከም ዝገለጹ የመላኽት። ኣብ ወርሒ ጥቅምቲ 2019 ዓ.ም ኣብ ዝተኻየደ ጉባኤ ካርዲናላት ካርዲናል ዝተሰሚዩ ሊቀ ጳጳሳት ሎፔዝ ሮሜሮ እምነቶም ሙእመናን በቀጥታ አብዝሓቦም መግለጺ አብርድኢትኩም ኣኣምን የቢሎም እዚ ፍጻመን ኩላትና ምንጪ ጭንቀት እዩ ከም ሊቀ ጳጳሳት መጠን እቲ ዘስዕቦ ዘሎ ጸገማትን ንኹሉ ካልዕሎ ዝኽእል ሕጋዊ ሕቶታትን ምሉእ ብምሉእ ይፈልጥ እየ ካብዚ እዩ ድማ ኣባላት ማሕበረሰብ ሃገረ ስብከት ብቕልጡፍ ብዛዕባ እቲ ኣብ ላዕላይ ቀሪቡ ዘሎ ክሲ ክፈልጡ ዝወሰንኩ ከም ዝበሉን ፍርዲ ቤተ ክርስቲያን እናተጸበዩ እቶም ካርዲናል ኩሉ ሰብ ብሓባር ነቶም ኣብ ከምዚ ኩነታት ዝሳቀዩ ዘለዎን ቤተ ክርስቲያን ሞሮኮ ከምኡውን ንሓድሕዶም ክጽልዩ ተላብዮም ጸሎት ንግበር ከም ዝበሉ ዜና ቫቲካን ኣፍሊጡ ሓሳቦም ክገልጹ ወይ ብዛዕባ ትሕዝቶ እቲ መግለጺ ክዝትዩ ዝደልዩ ሙእመናን ንራባት ምስካሕናት ሰበካኦም ክራኸቡ ካርዲናል ሎፔዝ ሮሜሮ ኣነጺሮም ብተወሳኺ ናይ ሃገረ ስብከት ቤት ጽሕፈት ምክልኻል ግህሰት ናይ ሓገዝ መስመር ክራኸቡ ከም ዝኽእሉን ናይ ሃገረ ስብከት ቤተ ክርስቲያንና ህያው እያ እንክብሎ ኣረጋጊፆም ብምትእምማን ብወንጌል ንጽናዕ ሓድነትና ንዓቀብ ክርስቶስ ህይወት ክገዝእን ንቅድሚት ክድርኸናን ንፍቀደሉ እዚ ድማ መሰረታዊ ኣገዳስነት ኣለዎ ከም ዝበሉን ነቲ ኣገልግሎት ዜና AFP ኣብዝሓቦም መግለጽ ቀጺሎም ምስቲ ምርመራ ዘካይድ ኣካል ምሉእ ምትሕብባር ከም ዝገብሩ ደጊሞም ብምግላጽ መጥቃዕቲ ይኹን ዓመፅ ወይ ጾታዊ ትንኮሳ ከም ዘይፈጸሙ ድማ ከም ዘረጋገጹ ዜና ቫቲካን የመላኽት።
2: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ፍልስጤማዊ ቁሸት ታይበ ሓድሽ ሰፈራታት እስራኤል ክህነጸላ ተኽእሎታት ተርያላ። እዚ ድማ ብዛዕባ መጻኢታ ኣብ ምዕራባዊ ገማግም ዮርዳኖስ እትርከብ ቁሸት ማለት ናይ መወዳእታ ምሉእ ብምሉእ ክርስትያናዊት ቁሸት ፍልስጤም ዝኾነት ዓዲ ከም ብሓድሽ ኣቕሎት የለዓዕል ኣሎ። ቆመስ እዛ ዓዲ ዝኾኑ ክቡር ኣባ ባሽር ፋዋድለት ንቕድስቲ መሬት ንምዕቃብ ቃላት ጥራይ ዘይኮነስ ጭቡጥ ስጉምቲ ከም ዘድሊ እውን የጠንቅቑ። እታ ኣብ ምዕራባዊ ገማግም ዮርዳኖስ እትርከብ ናይ መወዳእታ ምሉእ ብምሉእ ክርስትያናዊት ቁሸት ፍልስጤም ዝኾነት ታይበ ነቶም ቆመስን ንቑምስናኣን ነታ ሃገርን ህዝባን ታሪኻዊ ክርስትያናዊ ህላዊኦምን ቅድሚ ሕጂ ተራእዩ ዘይፈልጥ ስጋኣት ፈጢሩሎም ይርከብ ኣሎ። ክቡር ኣባ ባሽር ፋዋድለት ብዛዕባ እቲ ኣብታ ቁሸት ብተደጋጋሚ ዝተፈጸመ ዓመፅ ንኣዋርሕ ዝኣክል ይግባይ ድሕርብ ኢሎም ሓድሽ ሓደጋ ከም እተላዕለ ይገልጹ ኣለዉ። ብመሰረት ናይ ዓይኒ መሰኻኽርን ኣብቲ ከባቢ ዝርከቡ ጉጅለታት ተቆጻጸርቲ እስራኤላውያን ሰፈርቲ ኣብ ከባቢ ጀባል ኣልማሲስ ዘይሕጋዊ ሰፈራታት ክሃንፁ ጀሚሮም ኣለዉ። ካብ መንበሪ ኣባይቲ ሒደት ሜትሮ ጥራይ ርሒቑ ኣብ ዝርከብ ቦታታት ሰፈራታት ክህነፅ ዘለዎ ተኽእሎ ንተቐማጦቲ ከባቢ ጭንቀት ፈጢሩሎም ኣሎ። ክቡር ኣባ ፈዋድለት ስድራ ቤታት ኣብ ትሕቲ ቐጻሊ ምፍርራሕ ክነብሩ ዘስግኦምን ሓረስቶት ከኣ ናብቲ ኣብ ምብራቃዊ ክፋል እታቑሸት ዝርከብ ግራውቶም ናይ ሕርሻ ደንቢኦምን ክበጽሑ ከም ዘይክእሉ ብምምልካት ጭንቀቶም ይገልጹ ኣለዉ ክብሉ እውን ኣመልኪቶም። እዚ ስጉምቲ እዚ ብሓይሊ ሓድሽ ክውንነት ንምእታው ከምኡውን ንህዝቢ ታይበህ ካብ ሃገሮም ንኽወፁ ጸቕጢ ንምግባር ዝዓለም ምዃኑ ድማ ይጣበቑ። እዞም ቆመስ ከም ዝገለጽዎ መብዛሕትኡ ግዜ ቀዋሚ ሰፈራ ዝኸውን ባይታ ንምቋም ነቲ ማሕበረሰብ ዘጋጥም ዝነበረ ስግኣት ብዝያዳ ክዕምቆ ይኽእል እዩ ይብሉ። እቲ ኣብ ሕቶ ዝኣተወ መሬት ኣብ ትሕቲ ስምምዕ ኦስሎ ኣብ ዞባ ቢ ዝርከብ ሲቪላዊ ምምሕዳር ናይ መንግስቲ ፍልስጤም ክኸውን ከሎ ጸጥታ ድማ ብፖሊስ ፍልስጤምን ወተሃደራውያን ሰበስልጣን እስራኤልን ብሓባር እዩ ዝመሓደር። ክቡር ኣባ ፋዋድለት ኣስዒቦም እታ ቁሸት ኣምባሳደራት መራሕቲ ሃይማኖትን ኣህጉራውያን ልኡኻትን ብምቕባል ኣህጉራዊ ኣቓልቦኣ ናብ ኩነታት ንምስሓብ ንኣዋርሕ ከም ዘሕለፈት ገሊጾም ኣለዉ። ነቲ ፍጻሜታት ዝገልጽ ጸብጻባትን ስእልታትን ናይ ቪድዮ ሰነዳትን ከምኡውን ናይ ዓይኒ መሰኻኽር ምስክርነታት ብምሃብ ድማ እዩ ዝቐረበ። እዚ ጻዕርታት እዚ እናወሰኸ ክንሱ ኣብ ከባቢ ጀባል ኣልማሲስ ጥራይ ዘይኮነስ ኣብ ምዕራባዊ ሸነኽ እታቑሸት እውን ዓመፅ ይቕጽል ከም ዘሎ ገለጹ። ኣባኡ ድማ ሰፈርቲ ካብ ዝሓለፈ ሰሙን ኣትሒዞም ሰራሕተይናታት ናብቲ ኣብቲ ከባቢ ዝርከብ ፋብሪካ ስሚንቶ ንኸይኣትዉ ይኽልከሉ ኣለዉ። ኣስዕብ ኣቢሎም እውን ክቡር ኣባ ፈዋድለት ኣብ ዙርያ እታቑሸት ሓድሽ ሰፈራታት ምህላው ንብዙሓት ተቐማጦ ብዝያዳ እተገለሉን እተዓመፁሉን ኮይኑ ከም ዝስምዖም ገይርዎም ኣሎ። ተስፋ ቁርፀት እናዛየደ ኣብ ዝኸደሉ ዘሎ ብዙሓት ሰባት ኣህጉራዊ ሕግን ናብ ኣህጉራዊ ማሕበረሰብ ብተደጋጋሚ ምሕፅንታን ለውጢ ከምፅእ ዝኽእል እንተኮይኑን ኣብ ሕቶ ከእትውዎ ጀሚሮም ኣለው። ብዘይፍርሂ ኣብ መሬትና ክንጸንሕ ጥራይና እናሓትት ዘለና ድማ ይብሉ። ክቡር ኣባ ፋዋድለት እንትካላት ኩሎም ሰብሰን ናይ ፍቓድን ዝኾኑ ሰባትን ክርስትያናዊ ህላዌ ኣብ ቅድስቲ መሬት ንምዕቃብ ጭቡጥ ስጉምትታት ክወስዱ ጻውዒት ኣቕሪቦም ኣለዉ። ቅድስቲ መሬት ብቓላት ጥራይ ክትዕቀብ ኣይትኽእልን እያ፣ ብጭቡጥ ስጉምቲ ክትዕቀብ ኣለዋ እውን በሉ። ካልእ ሰፈራታት ክህነፅ ምፍቃድ ነቲ ኣብቲ ኸባቢ ዝርከብ ማሕበረሰብ ክርስትና ንድሕንነቶምን መሰላቶምን መጻኢዮምን ውሕስነት ዘይብሉ ምግባር ዘስካሕክሕ መልእኽቲ ከም ዘመሓላልፉ እውን ኣጠንቀቑ። ክሳዕ ግዜ ዝሓልፎ ድማ ኣይትጸበዩ ክብሉ እውን ተማሕጺኖም። ካልእ ዘይምለስ ክውንነት ክሳብ ዝፍጸም ኣይትጸበዩ፣ ስጉምቲ እንወስደሉ ግዜ ሕጂዩ ድማ በሉ። ኣብ ጥቓ መቓብር ከተማን ጥንታዊት ቤተ ክርስቲያን ቅዱስ ጊዮርጊስን ብጉጅለ ሰፈርቲ ባርዕ ምስ ተላዕለ ሓደ ዓመት ጸኒሑ ኣብ ታይበህ ዝርከቡ ክርስቲያን ምእመናን ተነቀፍቲ ኮይኖም ይስምዖም ኣሎ። ጸገማት እናሃለወ ክንሱ ህይወት ቁምስና ይቕጽሉ ኣለዉ። እቲ 161 ተሳተፍቲ እተኣከብሉ ክረምታዊ ደንቢ ህፃናት ሶኑይ ሶኑይ ኣብ ትሕቲ ሓባራዊ ምትሕብባር ካህናት ካብ 3 ክርስትያናዊ ማሕበረሰብ ታይበ ማለት ካብ ግሪካዊ ኦርቶዶክስን ሜልካውያን ግሪክ ካቶሊካውያንን ላቲናውያን ካቶሊክን ተጀሚሩ ኣሎ። ኣብ ኣህጉራዊ ማሕበረሰብ ዝነበሮም ምትእምማን እኳ እንተተናወፀ፣ ክቡር ኣባ ፋዋድለት ግና ምእመናን ኣብ ኣምላኽን ኣብ ቤተ ክርስቲያንን ትውክልቲ ምግባር ከም ዝቕጽሉ የመልክቱ። ኣብ መደምደምታ ድማ እታ ቁሸት ህዝባ እንተጥፊኣ ዓለም ሓንቲ ቁሸት ጥራይ ዘይኮነትስ ህያው ክርስትያናዊ ማሕበረሰብ ከም እትስእን ኣጠንቀቑ።
1: ኣብ ካሜሩን ናይ ርእሰ ሰበኻ ድዋላ ሊቀ ጳጳሳት ሳሙኤል ክሌዳ ኣብ መወዳእታ ሰነ ኣብ ዘመሓላለፎ ግሱነቶም መልእኽቲ ብዛዕባ ኩነታት ቤት ማእሰርቲ ዝምልከት ኮይኑ ብፅኡነቶም ኣብ መልእኽቶም ብዛዕባ ኣብቲ ሃገር ዝረአ ምጭዋይን ብሓውሪ መቕሳርን ናይ ኣባይቲ ማሕቡስ ኢሰብኣዊ ኩነታትን ዘስግእ ምዃኑ ከም ዘጠንቀቑ ፊደስ እተሰሚየ ናይ ሃገር ቫቲካን ኣገልግሎት ዜና ሓቢሩ። ሊቀ ጳጳሳት ሳሙኤል ክሌዳ ንእሱራት ከመይ ጌርና ከም እንሕዝ እንስዕቦ ኣገባብ ምስ እግዚኣብሔር ዘሎና ርክብ ብምዓቀኒ እዩ። ስቓዮም ሸለል ምባል ማለት ንክርስቶስ ሸለል ምባል ማለት እዩ። ስቓዮም ንመነካይን ፍትሕን ምምላስን ምውፋይ ማለት ንክርስቶስ ምግልጋል ማለት እዩ እንክብሉ ኣብ መወዳእታ ወርሒ ሰነ ብዛዕባ ኩነታት ኣባይቲ ማሕበስ ብዝምልከት ኣብ ዝፅሓፍዎ ጉስነታዊ መልእኽቲ ከም ዘዘኻኸሩ ዝሓበረ ፊደስ ኣገልግሎት ዜና ኣስዒቡ ኣብቲ ኣብ ወንጌል ማቴዎስ እንሰምዖ ትምህርቲ ኢየሱስ ተኣሲረ በፂሕኩም ዝብል ጽሑፍ ሊቀ ጳጳሳት ክሌዳ ነዚ መሰረት ገይሮም እታ መልእኽቲ ካብ መንፈስ ክትዕ ዘይኮነስ ካብ ናይ ሓላፍነት ስምዒትን ግዴታን ህጹፅ ርኅርሃይን ዝተወልደ ናይ ሓቅን ጓሳውን ፍቕራዊ ተግባር ከም ዝኾነ ድማ ከም ዘብርሁ ኣፍሊጡ። ዕላማ ናይቲ ጉስነቶም መልእኽቲ ነቲ ኣብ ትሕቲ ቀይዲ ምእታውን ማእሰርትን ብዙሓት ዜጋታት ካሜሩን ዘሎ ስርዓት ዘይፍትሓዊ ተግባር ንምኹናን እዩ። እቲ ናይ ሊቀ ጳጳሳት ክሌዳ እቲ ጉስነቶም መልእኽቲ ነቲ ዘይፅወር ጭውያን ጉሉል ምእሳርን ኣብ መደበራት ሓይሊ ፀጥታን ወታደራዊ ሓይሊ ፀጥታ መደበራትን ዘሎ ዘዋርድን ሓሳይን ኩነታት ንሓቅነት ስርዓት ቤት ማእሰርቲ ንብምልኡ ስርዓት ፍትሒ ዝፀሉ ከምኡውን ብተደጋ ጋም ዝፍጸም ጥሕሰት ገበናዊ ኣገባብ ንመቀላዕ ዝኣመተ ኮይኑ ሊቀ ጳጳሳት ፈለማ ብዛዕባ እቲ ዝጠፉ ሰባት ዘጋጥሞም ጸገማት ኣጉሊሖም ሰባት ወይ ስቪላዊ ክዳን እተኸድን መኮንናት መብዛሕትኡ ግዜ ብዘይ ትእዛዝ ይኣስሩን ይጨውዩን እዮም። ኣብ ምስጢራዊ ቦታታት ድማ ከም ዝዳጉንን ሓለዋቶም ከም ዘይፍለጥን ናይ ኢድ ቴሌፎኖም ተዓፅዩ ኣበይ ከም ዘለዉ ዝሕብር ኩሉ ኣሰር ድማ ከምዚ ድምሰስ ገሊፆም ብፍርሒ ዝተኸቡ ኣባይቲ ስድራ ብዛዕባ ሓለዋቶም ዘይፍለጥ ኣባላቶም ንምድላይ ካብ ሓደ መደብር ሓይሊ ፀጥታ ናብ ካልእ ኮለለ ከም ዝብሉን ዝኾነ ይኹን ሓበሬታ ከም ዘይረኽቡን ዘይምግዳስ ወይ እውን ምፍርራሕ እውን የጋጥሞም ኣሎ ከም ዝበሉ ፊደስ ኣገልግሎት ዜና የረጋግፅ። እዚ ኣብ ዘይፍለጥ ሓደሓደ ግዜ ድማ ኣብ ዘይወግዓዊ ቦታታት ብሕቡእ ዝፍፀም ናይ ምእሳር ተግባር ቁሉዕ ምጥሓስ ሕጊ እዩ እንክብሉ ሊቀ ጳጳሳት ሳሙኤል ክሌዳ ኣብ ዘመሓላለፎ ጉስነቶም መልእኽቲ ብምምልካት ኣብ ውሽጢ ወግዓውያን ኣባይቲ ማሕቡስ ተሃገር ዘሎ ኩነታት ብምኹናን ሕክምናዊ ክንክን ምርካብ ካብ ሕልሚ ንላዕሊ ኣይኮነን ቢሎም ናይ ኣባይቲ ማሕቡስ ማእከላት ክንክን ጥዕና ኣገልግሎት ክንክን ጥዕና ንምቕራብ ዘድልንዋት ዘይብሉ ምዃኑ ገሊፆም ሰራሕተናታት ሕክምና ድማ ምስ ህሙማን ዝመጣጠን ቁፅሪ ዘይብሎም ብምዃኑ ብፀዓቂ ስራሕ ከም ዝሳቀዩ ኣፍሊጦም ከም ዓባይ ሰዓል ከምኡ እውን ፌራዝ ዝኣመሰሉ ተመሓላለፊ ሕማማት ካብ ቁፅፅር ወፃእ ብዝኾነ መገዲ ይዝርጋሕ ኣሎ እንክብሉ ጓሂኦም ብምግላፅ ኤድስ ወይ ሽኮርያ ዘለዎም እሱራት ብሰንኪ ሕፅረት ሕክምና ጥዕናኦም ብቕልጥፍ እናተበላሸ ይኸይድ ኣሎ ከም ዝበሉ ዝሓበረ ፊደስ ኣገልግሎት ዜና ሕፅረት ቫይታሚንን ካሎሪን ዘለዎ ምግቢ ነቶም ድሮ ጥዕናኦም ኣብ ሓደጋ ዝኣተወ እሱራት ንምዕቃብ እኹል ከም ዘይኮነን በዚ ምክንያት እዚ ድማ ብህወት ክነብሩ ዝኽእሉ ኣብ ደገፍ ኣዝማዶም ወይ ኣብ ፀሊም ዕዳጋ ቤት ማእሰርቲ እዩ ዝምርኮዝ ከም ዝበሉ ይሕብር ሊቀ ጳጳሳት ክሌዳ እውን ብዛዕባ ደቂ ኣንስትዮን ትሕቲ ዕድመ ቆልዑን ዘለዎም ዓብይ ስክፍታ ኣብ ዘመሓላለፎ ጉስነቶም መልእኽቲ ገሊፆም ኣብ ዓባይቲ ማሓፉዝ ዝርከባ ደቂ ኣንስትዮ መሰረታዊ ኣገልግሎት ፅሬት ክረኽባ ከም ዘይክእላ ከምኡ እውን ገሊአን ምስ ዕሸላትን ብሓባር ዝተኣስራ ከም ዝኾነ ኣነ ንንቡር ምዕባለ ዝምችእ ኩነታት ብዘይምህላው ድማ እቶም ህፃናት ድሕሪ መቑሕ ዝዓብ ብምዃኖም መፃኢኦም ንከቢድ ሓደጋ ዝተቃልዐ እዩ ዝኸውን ቢሎም ካብ ዓበይቲ ተፈልዮም ግቡእ ትምህርታዊ ደገፍ ክግበረሎም ዝግብኦም ትሕቲ ዕድመ ቆልዑ መብዛሕትኡ ግዜ ንገዛእ ርእሶም ተጠንጢኖም ንሕጊ እቶም ዝሓየሉን ዝተፈላለዩ ዓይነታት ግህሰትን ምዝመዛን ይቃልዑ እውን ምህላዎም ኣፅኒዖም ብምምልካት እዚ ግህሰት እዚ ብልሽውናን ምዕማፅ ፍትሕን ክእሉ ይገብር ቢሎም ነቲ ቅድሚ ክሂሎት ዝግበር ማእሰርቲ ብሰፊሕ ዝፍፀም ዘሎ ግህሰት ብምውቃስ እቲ ፍሉይ ስጉምቲ ክኸውን ዝግብኦ መብዛሕትኡ ግዜ ንዓመታት ዝፀንሕን ብውፅኢታዊ መገዲ ንፁሓት ሰባት ናብ ገበነይናታት እሱራት ዝቕይርን ኣገባብ ልሙድ ኮይኑ ኣሎ ከም ዝበሉ ዝሓበረ ፊደስ ኣገልግሎት ዜና ኣስዒቡ እዚ ፍትሒ ምቕሓድ እዚ ድር ብመቕፅ ሕቲ የስዕብ ናፅነት መምንዛዕን ኣብ ውሽጢ ርትዓዊ ግዜ ፍትሓዊ ፍርዲ ናይ ምርካብ መሰለ ምግሓስን እንክብሉ ከም ዝገለፁ ኣፍሊጡ ኣብ መወዳእታ ሊቀ ጳጳሳት ክሌዳ ማእሰርቲ ንሕብረተሰብ ንምዕቋብን ነቶም እተፈርዱ ሰባት ክብረቶም ምሉእ ብምሉእ ምኽባር ምስ ተፈትሑ ዕውት ናብ ሕብረተሰብ ንክወሃሃዱ ዘድሊ ክእለት ዘንፀባርቕሉን ዝንስሕሉን ሓዋኹ ንምፍጣር ክጠቅም ከም ዘለዎ ደጊሞም ብመጉላሕ ርሰሊካና ጳጳሳት ልዮን መበል 14 ካሜሩን ካብ ዕለት 13 ክሳዕ ዕለት 23 ሚያዝያ ሓዋርያዊ ዑደት ካብ ዘካይዱለን 4 ሃገራት ኣፍሪቃ ሓንቲ ምዃና እውን ከም ዝዘከሩ ፊደስ ኣገልግሎት ዜና ኣፍሊጡ። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ።
3: يتبارك يسوس كريستوس لاوليتور يسوس كريستوس